Benedictus est Domine Deus omnes, et et

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል።
1: ክቡራትና ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሮማ መበል 14 ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ሓምነናዊ ቅዋም ብዛዕባ መስዋዕቲ ቅዳሴ ዝዛረብ ሰነደ ቅዱስ ጉባኤ ኣማእኪሎም ዘቕርቦ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብምቕጻል ዕለት 5 ነሓሰ ብዛዕባ ቤተ ክርስትያናዊ ሸነኽ ሊቱርጊያዊ ጸሎት ኣስተንቲኖም ምቅዳሴ ናይ ምረኻብ ቦታ ናይ እግዚኣብሔር ኣብ ወዱ ናብ ሰብኣውነት ኣብ ምቕራብ ዝወሰዶ ተበግሶ እንክብሉ ይገልጽዎ። ቅዱስነቶም ረቡዕ ዕለት 5 ነሓሰ ኣብ ባዚሊካ ቅዱስ ጴጥሮስ ዝተኣከቡ ብዓሸዓ ፅፅሩ መእመናን ኣብ ናይ ካልኣይ ጉባኤ ቫቲካን ሓምነናዊ ኣዋጅ ቅዱስ ጉባኤ ብዛዕባ ሊቱርጊያዊ ጸሎት ዘቕረቦ ትምህርቲ ኣማኪሎም ኣብ ዝለገስዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከምቲ ሓዋርያዊ ቅዱስ ጳውሎስ ዝሕብሮ ክንጽሊ ዝምህረና መንፈስ ቅዱስ እዩ። ካብ መዓልቲ ጴንጠቆስ ተጀሚሩ መንፈስ ቅዱስ ኣብ ቤተ ክርስትያን ይነብር፣ ንነፍሲ ወከፍ ንጥፈታትን ብፍላይ ድማ ንጸሎት የነቓቕዕ። ካብ ሽዑ ጀሚራ ቤተ ክርስትያን ሚስጢር ፋሲካ ንምብዓል ካብ ምሕባር ኣይቦኸረትን እንክብሉ የስተንትኑ። ኣብዚ ግዜና ብብቕዓት ዝድረኽን ሓልክናት ተሓሳስባ ኣብዚ ዕብልል ኩነታት ጸሎት ትርጉም ዘይብሉ ንእሽቶን ክመስል ይኽእል። ኣብዛ ስነ ምርምርን ዕደ ጥበብን ኩሉ መልሲ ዝህብ እዩ ዝበሃለሉ ዓለም ጸሎት ሓደ ዓይነት ምሕዳም ወይ ካልእን ውልቃዊ ጥዑም ህይወት ዝዓለመ ስነ ኣእምሮ ሜላ ጥራይ ክመስል ይኽእል። ጸሎት ግና ብዓቂና መልክዑ ዳግማይ ምርካብ ይግባእ እንክብሉ የተሓሳስቡ። ሓምነናዊ ኣዋጅ ቅዱስ ጉባኤ ነዚ ድሌት እዚ ብዕቱ ብወሲ እቲ ናይ ጉባኤ ሰነድ ጸሎት ዝብል ቃል ነቲ ሊቱርጊያ ብሓፈሻ ከም ዝገልጽ የረጋግጽ። እዚ ኣረኣያዚ እውን ውሳኔ ምዃኑ ቅዱስ ኣቦና ንጡፍ ተሳትፎ ምእመናን ማእከላይ ዓንዲ ገይርዎ ንተሓድሶ ሊቱርጊያ መሪሑ እንክብሉ ኣረዲኦም። ሊቱርጊያ ብቐዳምነትን ልዕሊ ኩሉን ናይ ምረኻብ ቦታ ናይ እግዚኣብሔር ተበግሶ ኣብ ወዱ ናብ ሰብኣውነት ምቕራብ እንክብል ይገልጾን የቕርቦን ኢሎም። ኣብ ነፍሲ ወከፍ ሰሙንን መዓልታዊ ሊቱርጊያ መስዋዕተ ቅዳሴን ጸሎት ሰዓታት መንፈስ ቅዱስ ኣብ ኣካላታ ዘንቀሳቅስ ኣገዳሲ ትንፋስ ቤተ ክርስትያን ምዃኑ ኣረጋጊጾም ኣብዚ ጸሎት እዚ ክርስቶስ ንብምሉእ ማሕበረሰብ ደቂ ሰባት ምስ ናይ ገዛእ ርእሱ ማሕልየ ናይዚ መለኮታዊ ውዳሴ የተሓሕዞ። ንብርሃኑ ምስ ዘናዊ ቅዱስ ቁርባን ተተሓሒዙ ነቲ ናይ ዕለታዊ ህይወትና ግዜ ይቅድስ ቢሎም ንዝተፈላለዩ ህሞታት ጸሎት ንግሆ ነታ መዓልቲ ብእምነትን ምስጋናን ንጅምራ። ኣብ ፍርቂ መዓልቲ ኣብ ማእከለ ፃዕርና እሙናት ኮይና ክንጸንሕ ሓይሊ ንሓትት ምሸት ምሸት ስራሕ ምስ ተወድአ ጸሎት ዘሰርግ ፀሓይ ኣብ ተዓርበልኹም ሞት የሰኒየና። ብለይቲ ንርእስና ንሰላም ኣምላኽ ኣሕሊፍና ንህብ። ነፍሲ ወከፍ ሰዓት ናይ ተስፋ ተግባር እዩ። ከምኡውን ኣብ ምድራዊ ንግደትና ምስ መላእ ቤተ ክርስትያን ክቡር ዳግማይ ምጽኣት ጎይታ ንጽበ እንክብሉ ዝለገሶ ንዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዛዚሞም።
0: ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
2: ቀዳማይ ሰንበት ዘፍልሰታ 3 ነሓሰ 2018 ዓመተ ምህረት ዘለናዮ እዋን ጾመ ፍልሰታ ምህለላ ፍልሰታ እንጅምረሉ እዋን እዩ እሞ እግዚኣብሄር ብኣማልድነት ወላዲት ኣምላኽ ሰላሙን ምሕረቱን ዕርቁን የውርደልና። ነዚ ሰንበት እዚ ዘሰኒ መዝሙር يوم نود السالة مريم بتخاب آزت والدي من كرغر ما حيلو العلد صلالا قويتا سنبت أبو محرد زخوني لومين مريم نود السا أما حسنات أردتو نسوق الدسا زقرم حيلو العلد صلالا بحكي مالأختي عجبوع

ኣብ ምስራዕ ቶበ ተቓልዎ ኣዝያ ሰንበደት እዚ ከምዚ ዝበለ ሰላምታ ስንታይ ኮን ይኸውን ኢላ እውን ሓሰበት። እቲ መልኣኽ ከዓ ማርያም ኣብ ቅድሚ ኣምላኽ ጸጋ ረኺብኪ ኢኹ እሞ ኣይትፍርሒ፣ እንሆ ክትፀንሲ ወዲ እውን ክትወልዲ ስሙ ከዓ ኢየሱስ ክትሰምዮ ኢኺ፣ ንሱ ዓብዪ ክኸውን እዩ ወዲ ትልዑል እውን ክበሃል እዩ። እግዚኣብሔር ኣምላኽ ድማ ዝፋና ብኡ ዳዊት ክህቦ እዩ። ንሱ ኣብ ህዝቢ እስራኤል ንዘለኣለም ክነግስ እዩ። መንግስቱ ከዓ መወዳእታ የብሉን በላ። ማርያም ድማ ነቲ መልኣኽ ኣነ ድንግል እየ፣ እዚ ነገር እዚ ከመይ ኢሉ ክኸውን ይኽእል በለቶ። እቲ መልኣኽ መሊሱ መንፈስ ቅዱስ ኣባኺ ክወርድ እዩ፣ ሓይሉ ልዑል እውን ከፅልለኪ እዩ። ስለዚ ከዓ እቲ ኻባኺ ዝውለድ ቅዱስ ወዲ ኣምላኽ ክበሃል እዩ። እንሃ ኤልሳቤጥ እታ ዘመትኪ እኳ ኣብ እርጋናኣ ወዲ ጠኒሳኣላ፣ ነታ መኻን እትበሃል እዚ ሳድሳይ ወርሓ እዩ፣ ከመይ ንእግዚኣብሄር ዝሰኣኖ ነገር የልቦን በላ። ማርያም ድማ እኒኹ ኣነ ባርያ እግዚኣብሄር እየ፣ ከምቲ ዝበልካ ኒኹነለይ በለቶ። ብዝሕሪ እዚ እቲ መልኣኽ ካብኣ ኸደ። ዘመነ ፍልሰታ ካብ ሓደ ነሓሴ ክሳብ 16 ዘሎ ግዜ እዩ። ናይ እግዚት ንማርያም ፍልሰታ ብስጋኣን ብነፍሳን ዝዝክር በዓል እዩ። ማርያም ከም ወዳ ካብ መቓብር ብሓይሊ ኣምላኽ ከም ዝፈለሰት፣ ብመላእኽቲ ተዓጂባ እውን ናብ ሰማይ ከም ዝፈለሰት በዚ እውን ንዝክሮ። ኩልና ብጾምን ብጸሎትን ምህልላን ክልተ ሳብዕቲ ንሰናዶ ብኩሉ ንማርያም ክመስል ኢልና ንምህለል ንጽሊ። እንተኾነ እቲ ዝበለፀን ፍረ ዘለኦን በቶም ዘፍቅርዎ በቶም ብሂወቶም ምስኡ ሙሉእ ውህደ ዘለኦም ክንቀርቦ ከለና ንኣና ዝሐሽን ዝበለፀን እዩ። ማርያም እታ ዝበለፀት መሳልል ኣብ ኣምላኽ ተበፅሕ እያ። ኣምላኽ ካብ መጀመርያ ንፍሉይ ፀዋዕታ ስለ ዝሓረያ ኣብ መደብ ኣምላኽ ክብሪ ርኺባ ኣምላኽ ናቱ ገይርዋ ብኡ ኣቢሉ ንኹልና ኣብኡ ኣቕሪብና። እዚ ኣፍ ደገ ድሕነትና ዝኾነት ብምሉእ ልብና ክንቀርባ እንከለና ንቅድስናና እዩ። ኣብዚ ቅዱስ እዋን ፍልሰታ እምበኣር ደቂ ማርያም ክንከውን ንኣምላኽ ብማርያም ክንረኽቦ ንዕደም ኣለና። ምስ ማርያም ዘለና ርክብን ብኣኣ ኣቢልና ምስ ወዳ ዘለና ርክብን ክነስተማቐር እሞ ኣዴና ኢልና ኣብ ሕቑፋን ፅላላን ክንመላለስ ዝሕግዝ ቅዱስ እዋን ሒዝና ኣለና። ኩነት ማርያም ክንርዳእ ካብ መጀመርያ ተፈጥሮኣ ክንጅምር ኣለና። ፍልሰታ ፍሬናይቲ ካብ መጀመርያ ተፈጥሮኣ ዝተዋህባ ፍሉይ ፀጋ ኣብኡ እዩ ዝምስረት። ናይዚ ኩሉ ምንጪ ኣብቲ ብዘይ ሓጢኣት ምፅናሳ ዝብል ዓምዲ እምነት እዩ ዝስረት። ንሎሚ ኣብዚ መጀመርያ ሰንበት እዋን ፍልሰታ እምበኣር ብዛዕባ ብዘይ ሓጢኣት ምፅናሳ ክነስተንትን ከምኡ እምነትና ብዛዕባኡ ክንርኢ። ብዙሓት ብዘይ ሓጢኣት ምፅናስ ክበሃል እንከሎ ይደናገሩ። ኣብ እምነትና ብዘይ ሓጢኣት ተፀኒሳ ክንብል ከለና ካብ መጀመርያ ደቂቕ ፅንሰታ ብዘይ ናይ ኣቦና ኣዳም ሓጢኣት ተፀኒሳ ማለት እዩ። ከም ኩሉ ሰብ ምስተፀንሰት ድሕሪ 9 ወርሒ ካብ ኣዲኣ ተወሊዳ። እምነትና ኣብ ቅዱስ መፅሓፍን ኣብ ትውፊት ቤተ ክርስትያንን ማለት ትምህርቲ ሓዋርያት ብቤተ ክርስትያን ጥራሕ ዝተመሓላለፈና ዝተመስረተ እዩ። ብዘይ ሓጢኣት ምፅናሳ ዓምዲ እምነትና እዩ። እዚ ወላ እኳ ብንፁር ኣብ ቅዱስ መፅሓፍ ኣይንርከቦ ኣብ ትውፊት ንረኽቦ ማለት ካብ መጀመርያ እምነት ቤተ ክርስትያን እዩ። ኣብ ቅዱስ መፅሓፍ ናይ ማርያም ብዘይ ሓጢኣት ኣዳም ምፅናሳ ዝሕብር ንፁር ሓበሬታ ኣሎ። ነዚ ትውፊት ብዝያዳ ክንርዳእ ዮቪስ ኮንጋር ዝተባሃለ ፈረንሳዊ ሊቕ ዝፀሓፎ ክነንብብ ከለና ክርዳአና ይኽእል። ካብ መጀመርያ ኣበው ቤተ ክርስትያን ነዚ ኣስተምሂሮም ኣመሓላሊፎምልና። ሓዲስ ኪዳን ቅድሚ መፅሓፉ ምምሕልላፉ ብቓል እዩ ተመሓላሊፍና። ስለዚ ንትውፊት ልክዕ ከም ቅዱስ መፅሓፍ ክንርእዮ ከምቲ ቤተ ክርስትያን እተስተምህሮ ክንርድኦ ትሕዛት ኢና። ነቲ ሓቂ ክትገልፀልና ሓላፍነት ዘለኣ ቤተ ክርስትያን ጥራሕ እያ። ሓደ ካብቲ ትውፊት እዚ ናይ ማርያም ብዘይ ሓጢኣት መፅናስ እዩ። ኣብ ወንጌል ሉቃስ ገብርኤል መልኣኽ ካብ ኣምላኽ ኣብ ማርያም ተላኣኺቡ ኢየሱስ ካብኣ ከም ዝውለድ ከም ዘበሰራ ይነግረና። ከምዚ እናበለ ኣበሰራ፣ ሰላም ንኣኺ ኦ ምልእ ተጸጋ ሉቃስ 1:28። ኣብዚ ዕሞቕ ናይቲ ሰላምታ ቓላት ክርዳአና የድሊ። ጸጋ ዝመልኣኪ ክብላ እንከሎ ንግዚኡ ጥራሕ ዘይኮነ ንምሉእ ህይወታ ምልእቲ ጸጋ ከም ዝኾነት የስምዕ። ሉቃስ ካልእ ቃል ክመርፅ ምኽኣለ ነይሩ። ንኣብነት ከምቲ ቅዱስ እስጢፋኖስ ቅድሚ ብዳርቢ እምኒ ምማቱ ዝብሎ ሙሉእ ጸጋ
نيرو كبلون كلو زتتقمل لقال كاب قبرها ريات سسان شمانتن.

0: ኣብ 6-8 ሉቃስ ማርያም ሙሉእ ሂወታ ምልእተ ጸጋ ከም ዝኾነት ኣነፂሩ ይጽሕፎ። ስለዚ ኣብዚ ብተዘዋዋሪ ማርያም ካብ መጀመርያ ፅንሰታ ብዘይ ሓጢኣት ከም ተፀንሰት ካብ ወንጌል ንረክብ። ገብርኤል መልኣኽ ንማርያም ሰላም ናኣኺ ኦ ምልእተ ጸጋ ኢሉ ከበስራ እንከሎ ከምቲ ንሕና ንሓደ ሰብ ሰላም ክንብሎ እንከሎና ማዕርጉ ከም ልሙድ እናተጠቐምና እንብሎ። መልኣኽ ገብርኤል ከዓ ንማርያም ነዚ ስም ከምናታ ዝግብኦ ልሙድ ስም ገይሩ ጸጋ ዝመልኣኪ እናበለ ኣበሲርዋ። ኣብ ህይወት ሰባት ኣስማት ካብቶም ቀንዲ ነገራት እዮም። ምክንያቱ ስምካ መን ምዃንካ ይገልጽ እዩ። ስም ይመርሕ ጥዋፍ የብርህ ከም ዝበሃል። ስለዚ ምልእቲ ጸጋ ዝብል ናይ ማርያም እንታይነት ይገልጽ። ካልእ ኣብ ቅዱስ መፅሓፍ ንረኽቦ ብዛዕባ ማርያም ብዘይ ሓጢኣት ምፅናሳ ዝገልጽ ኣሎ። ማርያም ንኢየሱስ ኣብ ማሕፀና 9 ወርሒ ጸረቶ። ነዚ ርድኢት ሒዝና ሓደ ካብቲ ንማርያም ዝወሃብ ኣስማት ታቦተ ኺዳን ኣብ ዘፀኣት ምዕራፍ 25:16 ዝብል እዩ። ታቦተ ኺዳን ኣብ ብሉይ ኪዳን ሓደ ብዕንፀይቲ ዝተሰርሐ ኣብ ውሽጡ 2 ጽላት 10 ትእዛዛት እግዚኣብሄር ንሙሴ ዝተዋህበ ዝሓዘ እዩ ነይሩ። ስለዚ ታቦተ ኺዳን ቃል እግዚኣብሄር ሒዙ ነይሩ። ማርያም ከዓ ንኢየሱስ ቃል ኣምላኽ ዝኾነ ኣብ ከርሳ ሒዛቶ እያ። ስለዚ ንማርያም ታቦተ ኺዳን ክንብላ ንርከብ። ኣብ ብሉይ ኪዳን ታቦተ ኺዳን ክንቀሳቀስ እንከሎ እቶም ዝፀርዎ ካብ ዝኾነ ሓጢኣት ነፃ ክኾኑ ኣለዎም። ምክንያቱ እቲ ዝስከምዎ ታቦተ ኺዳን ቅዱስ ኣብ ውሽጡ ቃል እግዚኣብሄር ስለ ዘሎ። ቀዳማይ ዜና መዋእል ምዕራፍ 15:14 ልክዕ ከምኡ ማርያም እታ ሓዳስ ታቦተ ኺዳን ዝኾነት ብሓጢኣት ክትንከፍ ኣይከኣልን እዩ። ኣምላኽ ኣብ ማሕፀና ክተሕድር ካብ ኮነት እግዚኣብሄር ካብ ዝኾነ ሓጢኣት ነፃ ክገብራ ትርጉም ኣለኦ። ሓጢኣትን እግዚኣብሄርን 2 ተጻረርቲ ነገራት እዮም። ስለዚ እግዚኣብሄር ንማርያም ኣደወዱ ክትከውን ስለዝደለ ካብ ዝኾነ ሓጢኣት ነፃ ገይሩ ፈጢርዋ። ኩነት ማርያም እዚ ካብ ኮነ ማለት ካብ መጀመርያ ፅንሰታ ካብ ዝኾነ ሓጢኣት ነፃ ዝወፀት እያ እምበኣር ብስጋኣን ብነፍሳን ኣብ ሰማይ ብግርማን ኣብ መጨረሻ ሂወታ ፈሊሳ ምባል ኣየፀግምን እዩ። ነዚ ፍሉይ ጸጋ ንማርያም ዝተዋህበ ክነስተንትን ከለና ኣብ ናይ ነፍሲ ወከፍና ድሕነት ዘለኣተራ ክነስተንትን፣ ከምኡ ኣብ ጉዕዞ ህይወትና እትፃወቶ ተራ ክነስተንትን ንኽእል። ሓደ ፍሉጥ ቅዱስ ብዛዕባ ናይ ማርያም ተራ ኣብ ጉዕዞ ህይወትን ብዝያዳ ዘስተንትን ቅዱስ ሉዊስ ማርያማዊ ደ ሞንትፎርት ዝተባህለ እዩ። ርእሰ ሊቃነ ጳጳሳት ጳውሎስ ካልኣይ ንጽሑፉ ብጣዕሚ የድንቑን ኣብ ጽሑፉ የስተንትኑን። ቅዱስ ሉዊስ ካብቲ ሓደ ጭርሑኡ ዝነበረ ኦ ማርያም ኩልንትናይ ኩሉናትክ እዩ ዝብል ነይሩ። ካብ ጽሑፍ ቅዱስ ሉዊስ ብሕፅር ዝበለ ብዛዕባ ማርያም ከም ዝብሎ እግዚኣብሄር ኩሉ ማይ ዝርከቦ ፈጠረ፣ ባሕሪ ውቅያኖስ ኢሉ ከዓ ሰሚይዎ፣ ናይ ኩሉ ማእኸል ጸጋ ከዓ ገይሩ ማርያም ኢሉ ከዓ ሰሚይዎ። እግዚኣብሔር ንኩሉ ዝሓዘ እዩ፣ ኣብኡ ዘየለ የለን። ኩሉ ሃብቲ ኩሉ ጽባቐ ግርማ ኣብኡ ኣሎ። እቲ ወዱ ከይተረፈ ኣብ ውሽጡ ኣሎ። እዚ ዓበ ሃብቲ ኣብ ማርያም እውን ኣሎ። በዚ እዮም ኩሎም ቅዱሳን ሃብቲ እግዚኣብሔር ኢሎም ዝሰሚይዋ። እግዚኣብሔር ወልድ ኣብ ህይወቱ ኩሉ ዝረኸቦ መሰዲኡ ምሉእ ተቐማቂልዎ እዩ። ሞቱ ትንሳኤኡ ኩሉ እቲ ኣብኡ ዝሃቦ ኩሉ መሰዲኡ ተቐማቂልዎ ማለት ኣብቲ ዘለዎ ኩሉ ከም እትሳተፍ ገይርዋ። ብኣቢሉ ፀጉኡ ንካልኦት ኣባላቱ ይዕድሎም። ንሳ ምስጢራዊት መራኸቢት ብኣቢሉ ኩሉ ምሕረቱ ዝዕደለላ እያ። መንፈስ ቅዱስ ኩሉ ህያባቱ ብማርያም ኣብሊ ይዕድለና። ሓቀኛ ኣኽብሮት ማርያም ቀዳማይ ክፍሊ ምዕራፍ 1:2 ማርያም ከስካ መጀመርያ ተፈጥሮኣ ምልእተ ጸጋ ብዘይ ሓጢኣት ዝተጸንሰት እያ። እግዚኣብሄር ብኣኣ ኣቢሉ ንኣና ደቂ ሰብ ርክብ ፈጢሩልና። ነቲ ብሰንኪ ውጥቀት ሓጢኣት ኣብ ዓለም ዝኣተወ ጸልማት ቀንጢጡ ኣብ ብርሃን ክንኣቱ ፈቒድልና። ኢየሱስ ኣብዚ ዓለም ብማርያም ኣቢሉ እዩ መጺእና። ሎሚ ንሕና ኣብኡ ገጽና ክንከይድ እንተደልየና እትመርሓና እተራኽበና መገዲ ናብ ኢየሱስ ዝወስድ እትሕብረና ንሳ እያ። ኣብ ማርያም ፍሉይ ጸሎት ክንዕርግ ይግብኣና። ብፍላይ እዚኣ እውን እናተማህለልና እና ጸልና ክንሕልፎ እሞ ንኣምላኽ ክንልምኖ ክንቀርቦ ኣብኡ ክንቀርብ ይግበአና ንማርያም ኢዳ ክትበና ኣብኣ ተፀጊዕና ንወዳ ክንረኽቦ ክንልምኖ ሎሚ እውን ኣደኹንና ንበላ ምህልላ ፍልሰታ ኩሉ ትሕዝትኡ እንተርእና ሰባት ኣብ እዋን ፀገማ ብፍላይ ኣብ ሰላም ዝሰኣንሉ እዋናት ደቂ ሰብ ሕጊ ኣምላኽ ሓዲንጎም ኣብ ናይ ዓለም ጥራሕ ምስዘንበሉ ዝፅሊ ፍሉይ ጸሎት እዩ ኣብ ታሪክ ክርስትናና ማርያም ዝተፈላለየ ስም ይወሃባ ምስቲ ንሳ እትህቦ ጸጋ እተሓሒዝና ንጽሊ ንግስተ ሰላም ናዛዚተ ሕዙናን ረዳኢተ ጽጉማት ኪዳነ ምህረት እናበልና ንሰምያ ማርያም እምበኣር ኣብ ምስ ኣምላኽ ንገብሮ ርክብ ዓብዪ ተርሃ ኣለኣ ነዚ ኣለሊና ክንምህለል ዕቑባ ክንሓትት ጥዑም እዩ እዋን እዩ ኣብ ገርገርና ኩሉ ኣማናይ ንግሆ ሰዓት ሰለስተ ተንስዩ ምህለል ኩሉ ብሕጉስ መንፈስ ነዲ ኣምላኽ ይልምን እዚ ፍሉይ መንፈሳዊ ባህልና እዩ ንሕና እውን ወላ እኳ ከምኦም ለይቲ ኣይነተንስ እምበኣር ዕለት ዕለት ፍሉይ ጸሎት ክንገብር ክንምህለል ይግበአና እሞ ሓዳራ ዝብሎ ደቂ ማርያም ኮይና ንማርያም ንለምና ወደይ ዝበለኩም ግበሩ እዩ ለበዋኣ ኣነ ዝብለኩም ኣይኮነን ቃላ ንሳ ኣብ ወዳ ክተብፅሓና ምስኡ ክተራኽበና እዩ ድሌታ ንሳ ከማና ፍጥርቲ እያ ከም ኣምላኽ ኣይኮናን እናምልኻ ንሳ ኣደ ኣምላኽ ኣደ ኣማላዲት ዓራቂት ሓባሪት ትምህርቲ ወዳ እያ ከምቲ ኣብ ቃና ዘገሊላ ዝዓደምዋ ሎሚ ኣብ ሂወትና ተኣምራት ክትገብረልና ንለምና ንዓድማን ኣብ ግላውን ሓበራውን ሂወትና ንዓድማ ኣብዚ ቅዱስ እዋን እምበኣር ንኢየሱስ ምሰትኡ ዓዲምና ኣብ ግላውን ሓበራውን ፀገምና ክንርድኡና ንለምኖም ወማርያም ኣዴና ኣደ መድሓኒና ናብዚ እዋን ኣብ ትሕቲ ፅላልኪ ኣፅሊልና ኣብቲ ንወድኽን ንኣኽን ዘሐጉስ ከም ንምለስ ከም ደቅኺ ሓደ መንፈስ ለቢስና ኣብ መንጎና ሰላም ፍቕሪ ክነዘውትር ብነፍስን ብስጋን ንፅጉማት ኣሕዋትና ክንርድእ ኣብ ደንቢ ኣምላኽ ኣቲና ዓለምና ኣብቲ ኣምላኽ ዝበሃጎ መገዲ ክንመልሳ ክትሕግዝና ንልምነክለና ንበላ ኣብዚ ግዜ ጾም ግዜ ጸሎት ኩልና ብሓጢኣትና ተነስሕና ንኣምላኽ ክንዕረቆ ክንልምኖ ልብና ንኽፈተሉ ኦማርያ ምስ ወድኺ ዕረቕኒ ንዝበደልክዎ ክንሳሕ ጸጋ ለምንለይ ንበላ ኣብ ኩሉ ጽላል ወላዴት ኣምላኽ ኣይፈለየና ኣባ ንጉሴ ፍስሓ
1: እዚ ትከታተልዎ ዘለኹም ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 2 ሓሰ ፍርቂ መዓልቲ ካብ ውሽጡን ወፃኣን ዝመፁ ነጋድያን ኣብ ዝተረኽብሉ ቅርዓት ቅዱስ ጴጥሮስ ካብ ሕርያም መስኮት ኮይኖም ብሓባር መሪሖም ጸሎት መላእከ እግዚኣብሄር ቅድሚ ምድጋሞም ኣብ ናይ ዕለቱ ካብ ወንጌል ማቴዎስ ምዕራፍ 14 ካብ ብፍቕዲ 13 ክሳዕ 21 ዝተወስደ መንባብ ኣማእኪሎም ኣብ ዝለገሶ ኣስተንትኖ ምስ ክርስቶስ ምርኻብ መእዛዊ ተመክሮ ምዃኑ ንምእመናን የዘኻ ኣኸሩ ክርስቶስ ብሓቂ ጥሜት ደቂ ሰባት ይዕግብ እዩ እንክብሉ ርእሰ ሊቃነ ጳጳሳት ልዕል መበል 14 ሰንበት ዕለት 2 ሓሰ 2026 ዓ.ም ካብ ውሽጡን ወፃኣን ዝመፁ ነጋድያን ኣብ ዝተረኽብሉ ቅርሓት ቅዱስ ጴጥሮስ ካብ ሃርዮም መስኮት ኮይኖም ብሓባር መሪሖም ጸሎት መላእከ እግዚኣብሄር ቅድሚ ምድጋሞም ካብ ወንጌል ማቴዎስ እተወስደ ናይ ዕለቱ መንባብ ተኣምራት እንጌራን ሓሳን ዝነግር መንባብ ኣማእኪሎም ኣብ ዝለገሶ ኣስተንትኖ ኣስተብሂሎም ኢየሱስ ህዋሳት ንዝጎደሎ ጥራይ ዘይኮነ ንደቂ ሰባት ብብዙሕ ህያባቱ ከምዝዕግብ ኣስተብሂሎም ኣብ ክፍሊ ወንጌል ቅዱስ ማቴዎስ ኢየሱስ ነቲ ህዝቢ ካብ ዝነበሮ ድንጋፀ ተደሪኹ ብተኣምር ንልዕሊ 5,000 ሰባት ብ5 እንጌራን 2 ሓሳን ከመይ ከም ዝመገቦም ይገልጽ ቢሎም ንዓና ዘለዎ ፍሉይ ፍቕርን ንዓለም ዘምፅኦ ድሕነትን ዝገልጽ ተግባር ከም ዝፈጸመ ዘኪሮም ንዓይነ ስውራን ምርኣይን ንጸማማት ምስማዕን ሓዊሱ ከም ዝበሉ ዝሓበረ ዜና ቫቲካን ኣስዒቡ ክርስቶስ ከምኡ ብምግባሩ ተኣምራዊ ግብሪ ካብ ምፍጻም ንላዕሊ መንግስቲ ኣምላኽ ቀረባ ምዃና ንኹሉ የበስር ምህላዊ እዩ ዝነግር እንክብሉ ከም ዘጉልሑ ኣፍሊጡ ቅዱስ ኣቦና ኣብ ዝለገስዎ ኣስተንትኖ ነቶም ምእመናን እቲ ጸብጻብ ምብዛሕ እንጌራ ኢየሱስ ነቶም ዝጠመዩ ክምግቦም ዘርኢ ጥራይ ዘይኮነስ ምስ ጐይታ ምርኻብ ንባዕሉ መእዛዊ ተመክሮ ምዃኑ ዘቃልዕ እዩ ኣብቲ ኩሎም ጸጊቦም ኣቢሎም ዝበሉ ዕሉን 12 መሶብ ከይተረፈ ዝኣከብሉ ክፍሊ ምስ ክርስቶስ ድሌታትና ብብዝሒ ከም ዝረዊ ዘረጋግፅ እውን ምዃኑ ኣስሚሮም ጎይታ ንዓና ዝገብሮ ናይ ምድላዋት ሓልዮት ፈፂሙ ከም ዘይፈሽር ብምርግጋፅ ክርስቶስ ብሓቂ ንጥሜት ደቂ ሰባት ንጥሜት ሓቅን ህወትን የዕግቦ እንክብሉ ከም ዘረጋግፁ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ሊዮን እውን ካብቲ መብዛሕትኡ ግዜ ኣብ ምእካብን ብኽነትን ዝግለፅ ክፍኣት ስስዐ ኣጠንቂቖም እዚ መንፈሳዊ ሕማም እዚ ነቶም ብሓብቲ ዝሰኸሩ ህዋሳት ሰባት ነቶም ብጥሜት ዝበኽዩን ብፅምኢ ዝጭድሩን ክሳብ ዝርስዖም ይዕውሮም እንክብሉ ጓሂኦም ገሊፆም ምስ በረኻታት ውግእን ትዕቢትን እናገጠምና ጎይታ ናብ ሰማይ ብዓብዪ ለውኻት ከም ዝጠመተን ባሪኹ ነቲ እንጌራ ቆሪሱ ንደቂ መዛምርቱ ነቲ ህዝቢ ምእንቲ ክዕድልዎ ከም ዝሰሓቦም ነስተንትን እንክብሉ ከም እተማሕፀኑ ዜና ቫቲካን የመላኽት ኣብዚ ናይ ፍቕሪ ልግስ ተኣምር ጎይታ ከም ሓውና ሂወቱ ኣብ ዝሓበና ናይ መወዳእታ ድራር ኣብ ዝለዓለ ጥርዙ ዝበፅሑ ባሕርያዊ ተግባራት ኢየሱስ ነለልዮም በዚ ድማ ምእመናን ፀጋ ቅዱስ ቁርባን ከስተማቕሩ ከለዉ ብመዓልታዊ ተግባራቶም ፅባቐኡ ምስ ስድራ ቤቶምን ፈተውቶምን ካብ ዝካፈልዎ ዝተባረኸ ምግቢ ጀሚሮም ክምስክሩ ቅዱስ ኣቦናብ ዝለገሶ ኣስተንትኖ ዓዲሞም ምስ ኢየሱስ ሓቢርና ናብ ጎረባብትና እንተተበጊስና ናይ ግዜ ዕረፍቲ እውን ከይተረፈ ሕውነታዊ ህድኣት ክህልወና ዘኽእል ምዃኑ ኣስተብሂሎም ኣብ መወዳእታ ንድንግል ማርያም እታ ፈቃራ ዴና ዋላ ሓደ ሰብ ናይ ዕለት እንጌራዊ ምእንቲ ከይጎድሎ ኣብ ለጋስ ፍቕሪ ክንዓበ ክትሕግዘና ተማሕፂኖም ዝለገሶ ኣስተንት ኖ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
2: ኣብ መደምደምታ ናይ ትርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ደብረ ቅድስተ ማርያም ዘመላእክት ኣብ ኣሲዚ ዘዕረግዎ መስዋዕተ ቅዳሴ ሓደ ፍራንቸስኮ ዝስሙ መንእሰይ ንክርስቶስ ኣብ ምስዓብ መንእሰያት ትብዓት ምእንቲ ከይጎድሎም ክጽልዩሎም ንቅዱስነቶም ሓቲቶም ቅዱስነቶም ድማ ሓደ እኳ ጓና ኣይኮነን ሓደ እኳ ዝተገለለ የልቦን ክብሉ ኣመልከቱሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ኣሲዚ ዘካየድዎ ጉስነታዊ ምብጻሕ ብሓቂ ኣባታዊ እዩ ዝነበረ እዞም ተካኢ ቅዱስ ጴጥሮስ ኣብ ጎኒ ህዝቢ ኣምላኽ ኣብ ተስፋኦምን ቃልሶምን ከም ዝተኻፈሉ ዝሕብር ምልክት እዩ ነይሩ በዘን ቃላት እዚኣተን ኣብ መደምደምታ ናይቲ ርእሰ ሊቃነ ጳጳሳት ኣብ ባዚሊካ ቅድስተ ማርያም ዘመላእክት ዘዕረግዎ መስዋዕቲ ቅዳሴ ቅድሚ ናይ መወዳእታ ቡራኬ ምክፋሎም ፍራንቸስኮ ቫሮን ዝተሰሚየ ሓደ ካብቶም ተሳተፍቲ ፍራንቸስካውያን መንእሰያት ንርእሰ ሊቃነ ጳጳሳት ስለቲ ናብ ኣሲዚ ዝገበርዎ ምብጻሕ ኣመስገኖም ቫሮን ከም ዝገለጾ ቅዱስነቶም ኣብ መንጎኦም ምርካቦም ንመንእሰያት ሰናይ ንምምራፅን ወንጌል ንልቢ ደቂ ሰብ ክቕይሮ ከም ዝኽእል ክኣምኑን ከይፈርሑን ከም ዘተባብዖም ኣመልከተሎ ቫሮን ነቲ ብዙሓት መንእሰያት ዘሕልፍዎ ዘለዉ ስቓይ ምክፍፋልን ፍርሕን ጽምዋን ገለጸ በዚ ምኽንያት እዚ ድማ እቲ ኣብ ኣሲዚ ዝረኸብዎ ተመክሮ ዓሚቕ ህንጸት ከም ዝረኽቡ ከም ዝገብሮም ገለጸ ኣብ ከተማ ድኻታት ኣሲዚ መንእሰያት ኣብ ኢየሱስ ክርስቶስ ሓድነት ከም ዝህልወናን በይንና ከም ዘይኮይንናን ብዓይኖም ክርእዩ ክኢሎም እዮም ልክዕ ከምቲ ርእሰ ሊቃነ ጳጳሳት ልዮን ዘዳለውዎ ጳጳሳዊ ጭርሖ ኢንኢሎ ኡኖ ኣብቲ ሓደ ሓደ ኢና ዝብል ምንባር እውን ኣመልከተ ኣብ ክርስቶስ ሓደ እኳ ጓና የልቦን ሓደ እኳ ዝተገለለ እውን የልቦን ኣብ ክንዲኡስ ኩላትና ውሉድ ሓደ ኣቦ ስለ ዝኾንና እምበር ብኣጋጣሚ ኣይኮንናን ብምባል ሓቀይና ኣሕዋትን ሓትን እዮም ክብሉ ከም ዘመልከትሎም እውን ገለጸ ኣብ መወዳእታ እቲ መደብ መንእሰይ ቫሮን ነቲ ርእሰ ሊቃነ ጳጳሳት ከምቲ ውሉድ ካብ ኣቦኦም ዝልምንዎ ሓደ ፍሉይ ውህበት ንቅዱስነቶም ሓተቶም እዚ ከዓ ምእንታና ምጽላይ ኣይትረስዑ ዝብል እዩ ዝነበረ ቫሮን ኣስዒቡ ከም ዝበለ ኣብ ማእከል ጫውጫውታ ዓለም ድምፂ ጐይታ ብኸመይ ከም እነለልዮ ምእንቲ ክንፈልጥ ንእስነትና ድማ ኣብ ኣገልግሎት እተዋህበ ህይወት ምእንቲ ክንገብሮ ንክርስቶስ ንምምራፅ ትብዓት ከይንስእን ጸልዩልና በሎም ቅዱስ ኣቦና ሎሚ ቤተ ክርስቲያን ከም ምዃንና ስለ ዝስምዓና ዘሎ ኣመስግነኩም ክብል ድማ መልእኽቱ ደምደመ

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት መሐመድ ፈነወ ክሳብ ንራ ኸብ ብድሓነ ሰላም ጽንሑ።
1: ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳ ተመደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 10 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ቺሌ ንብፁዕ ሊቀ ጳጳሳት ኩርያን ማቴዎ ቫያሎንካልን ንሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ፔሩጂያን ቺታ ደል ፒየቬ ኢጣልያ ንብፁዕ ኣቡነ ኢቫን ማፌያዝን ንሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ኡትሬች ሆላንድ ንብፁዕ ኣቡነ ቪለም ጃኮቡስ ኤይክን ንናይ ሃገረ ፖላንድ ልኡከ መንግስቲ ናብ ሃገረ ቫቲካን ንኣምባሳደር ኣዳም ማርዮስ ኪቪያት ኮቪስኪን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 10 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዝለገስዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ናብታ ኣብ ጀናዛ ኖ እትርከብ ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ምብጻሕ ከም ዘካይዱ ኣብ ዓለም ለኻዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፉን መደረ ዘስምዑን ብፁዕ ሊቀ ጳጳሳት ሞዋቹኩ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዋዜማ ምዝዛም ፋልማይ ኣህጉራዊ ዓውደ ጉባኤ ብዛዕባ ካቶሊካዊ ትምህርቲ ኣብ ኣፍሪቃ ዝወፀ ኣዋጅ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 10 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቶም ኣብ ኣደባባይ ቅዱስ ጴጥሮስ ተኣኪቦም ዝነበሩ ብዙሓት ነጋድያን ህላወ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዅሉ የሐድሶ እዩ ክብሉ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ዝሓለፈ ሰንበት ንጸሎት መላእከ እግዚኣብሔር ኣብ ኣደባባይ ቅዱስ ጴጥሮስ ዝተረኽቡ ነጋድያንን መንፈሳውያን በጻሕትን ኣብ ዝለገሱሎም ኣስተንትኖ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ልዕሊ ባሕሪ ብእግሩ እናኸደ ምስ ደቀ መዛሙርቱ ከም ዝተራኸበ ዝገልጽ ናይ ዕለቱ ንባብ ወንጌል ኣስተምሃሩ። እዚ ተኣምራት እዚ ነቶም ደቀ መዛሙርቲ ክህድኦም ኢሉ ዝገበሮ ብዝያዳ ከም ዝርዕዱ ገበሮም። ኣብዚ ጸበባ እዚ ኸኣ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣነ እየ ትብዑ ኣይትፍርሑ ክብል ተዛረቦም። ርእሰ ሊቃነ ጳጳሳት ልዮን ኣስተምህሮኦም ብምቕጻል ህላወ ጐይታ ንዅሉ ይቕይሮ ይበሉ ጴጥሮስ ናብኡ ኣቢሉ ንኽመጽእ ኣብቲ ማዕበልቲ ሂደት ስጉምትታት ምስ ተጓዓዘ ድማ ፍርሐ ክጥሕል እውን ጀመረ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከኣ ብኢዱ ሒዙ ኣድሓኖ። ስለዚ ቅዱስ መጽሓፍ ክንፈርሕን ኣዒንትና ካብ ኢየሱስ ፈጺምና ከነርሕቕን ከም ዘይብልና ይሕብረና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እዚ ተመክሮ እዚ ካብ ልቢ ደቀ መዛሙርቲ ብሓቂ ንስኻ ወዲ ኣምላኽ ኢኻ ዝብል እምነት ከም ዘመንጨወ ኸኣ ገሊጾም ቅዱስነቶም ወሲኾም ነዚ ናይ እምነት ጸዋዕታ ምስቲ ኣብ ወንጌል ማቴዎስ ዘሎ እተፈላለየ ፍጻሜታት ኣተሓሒዞም ኣስተንተኑ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝበለ ብሓቂ ብሓቂ ብለኩም ኣለኹ ክንዲ ፍረ ኣድሪ እትኣክል እምነት እንተ ደኣ ልያትኩም እሞ እንተ ዘይተጠራጠርኩም ነዚ እምባዚ ኪድ ናብ ባሕሪ እቶ እንተበልኩምዎ ከምኡ ክኸውን እዩ ክብል ከም ዘስተምሃሮም ኣመልከቱ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቶም ደቀ መዛሙርቲ ኣብቲ ባሕሪ ዘጋጠሞም ነገር እዚ እዩ፣ ሰላም ክርስቶስ ኣብ ማእከል እቲ ዝናወፅ ማያትን ከለዉ በጽሖም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ካብዚ ተኣምራት እዚ ክልተ ትምህርቲ ከም ዝርከብ ጠቒሶም፣ ቀዳማይ ኣብ ቅድሚ ኣሳልጦ ዘይምዕባይ፣ ካልኣይ ድማ ኣብ ጸልማት ዝበዝሖ እዋናት ሽግር ከም ዝገጥመና ዘሎ ኾይኑ ኣብ ዝስማዓና ግዜ እውን ከይተረፈ ተስፋ ዘይምቑራጽ ጻዕርና እናገበርና ክንስና ንቕድሚት ዘይኮነስ ንድሕሪት ንምለስ ከም ዘሎና ኾይኑ ይስማዓና ይኸውን ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ዝኾነ ይኹን ኩነታት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣይሓድገናን እዩ፣ ብጸሎትን ብቕዱሳት ምስጢራትን ቅዱስ ቃሉ ብምስማዕን ብትሕትና ናብ ጃልባ ሕይወትና እንተ ተቐቢልናዮ ንጉዕዞና ሰላምን ብርሃንን ብርታዕን ክንረክብ ኢና ክብሉ እውን ተላበው።
ርሰሊቃነ ጳጳሳት አመደምደምታ ድንግል ማርያም እታምነታ ዘተመስከረላ አብ አምላክ በመትእምማን በዘመን ገደዘይን ኽንጓዓዝ ክትሕግዘና ትኽእልያ በመባል ድማ አስተንትኖም ደምደሙ። ርሰሊቃነ ጳጳሳት ሊዮን መበል 14 ድሕሪ ጸሎት መልአከ እግዚአብሔር ምድጋሞም ብዛዕባቲ አብ ሱዳንን ዩክሬይንን ሩሲያን ዝቕጽል ዘሎ ዓመፃ ከም ዘተሓሳስቦም ገሊጾም እቶም ዓመፅ ዝዘርኡ ክቕየሩ ከምኡውን ቁፅሮም እናወስኸ ዝኸይድ ዘሎ ጉዳያት ዝኾኑ ሰላማውያን ሰባት ደው ክብል ጻውዒት ኣቕሪቦም። ቅዱስ ኣቦና ርሰሊቃነ ጳጳሳት ሊዮን መበል 14 ትማል ሰንበት ዕለት 9 ነሓሰ ጸሎት መልአከ እግዚኣብሔር ድሕሪ ምዕራጎም ብዛዕባቲ ኣብ ሱዳን ዘሎ ኩነታት ህፃናት ከም ዘተሓሳስቦም ብፍላይ ድማ ኣብ ከተማ ኤላ በይድ ጠቒሶም ይርከቡ። ምስ ኩሎም ህዝቢ እታ ሃገር ዘለኒ መንፈሳዊ ቅርበት ክገልጽ እንከለኹ ንሰበ ስልጣን እታ ሃገር ንሰላማዊ ህዝቢ መተሓላለፊ ውሕስነት ክህሉ ጻውዒ ተቕርብ ኣለኹ በሉ። ርሰሊቃነ ጳጳሳት ወሲኾም ኣህጉራዊ ማሕበረሰብ ቅልጡፍ ተወሳኺ ደው ንምባል ዝግበር ጻዕርታት ክድግፉ ጻውዒት ኣቕሪቦም። ጐይታ ንዅሉ ኣብ መከራ ዝርከብ ክድግፎን ንልብቶም ዓመፃ ዝዘርኡ ዘለዉ ሰባት ክልውጦን ነቲ ንነዊሕ እዋን ዝተጸበናዮ ሰላም ከኣ ከንግስ ክጽልዩ ተማሕጺኖም። ውድብ ሕቡራት ሃገራት ንዓለም ለኻዊ ማሕበረሰብ ኣብ ከተማ ኤላ በይድ ሱዳን ዝቕጽል ሰብኣዊ ዕንወት ክኸውን ከም ዝኽእል የጠንቅቓሉ። ሰባት ንኣዋርሕ ዝኣክል ኣብ ከበባ ድሕሪ ምርካቦም ምግብን ማይን ሕክምናዊ ንዋትን ከም ዘይብሎም እውን ይገልጹ ኣለዉ። ከተማ ኣልኦበይድ ኣብ ማእከላይ ሱዳን ኣብ ዝርከብ እስትራቴጂካዊ መተሓላለፍን ናብ ምዕራባዊ ዞባ ዳርፉር ዝወስድ መንገድን ስለ እትርከብ ኣብ ውሽጢ ርእሲ ከተማ ሰሜን ኮርዶፋ ኩናት ይቕጽል ኣሎ። ኣብ መላእ ሱዳን ድማ ልዕሊ 14 ሚልዮን ሰባት ተመዛቢሎም ኣለዉ። ብሚልዮናት ዝቝጸሩ ድማ ድሕርን 3 ዓመት ዝቐጸለ ኩናት ብጥሜት ይሳቐዩ ኣለዉ። ርሰሊቃነ ጳጳሳት ሊዮን ጻውዒቶም ብምቕጻል ብዛዕባቶም ኣብ ዩክሬይንን ሩስያን ዝሞቱ ዘለዉ ብዙሓት ሰላማውያን ሰባት ዝቖሰሉ ሰባትን ዘለዎም ኣቓልቦ ኣካፊሎም። ዘሕዝም ፍጻሜታት እዩ ብምባል ብኸመይ ይቕጽል ከም ዘሎ ጥራይ ዘይኮነስ እናወሰኸ ይኸይድ ከም ዘሎን እዚ ድማ ቁፅሮም እናወሰኸ ዝኸይድ ዘሎ ግዳያት ዝኾኑ ሰላማውያን ሰባት ከም ዘስዕብ ዘሎ ኣጉልሑ። ርሰሊቃነ ጳጳሳት ወሲኾም ምስ ስድራ ቤታት እቶም ግዳያትን ዝቖሰሉን ከምኡውን ኩሎም እቶም ብሰንክቲ ዝቕጽል ዘሎ ኩናት ዝሳቐዩ ዘለዉ ኣብ ጎኖም ደው ኢለ ኣለኹ በሉ። ኣብ ማእከል ዝቐጻሊ ኩናት ኣህጉራዊ ሰብኣዊ ሕጊ ክኽበር ከምኡውን ኣብ ክልቲኡ ወገን ዘለዉ ሰላማውያን ሰባት ከም ዒላማ ገይሮም ዝጥቀምሉ መጥካዕትታት ደው ክብል ልባዊ ጻውዒት ኣቕሪቦም። ርሰሊቃነ ጳጳሳት ልዮን ከም ዝገለጽዎ ውግእ ዝያዳ ኩናት ጥራዩ ዘምጽእ ንብዙሕ ስቓይ ድማ እዩ ምኽንያት ዝኸውን በሉ። ነቲ ዓመፃ ደው ንምባልን ንዲፕሎማስያዊ ዘተን ምይይጥን ቦታ እንኸፍተሉ እዋን ሕጂ እዩ። እዚ ድማ ንሰላም መንገዲ ዝጸርግ እዩ በሉ። ቅዱስ ኣቦና ርሰሊቃነ ጳጳሳት ኣስዒቦም ነቶም ካብ መላ ኢጣልያ ዝመጹ ጉጅለታት መንእሰያት ሰላምታ ድሕሪ ምቕራቦም ኣብ ኣደባባይ ቅዱስ ጴጥሮስ ብዙሓት ጉጅለታት መንእሰያት ከም ዘለዉ ኣጉልሑ። ንገለ ካብቲ ናይ ዕርፍቶም መዓልታት ከም ምልክት ተስፋ ውልቃዊ ዕቤትን ዕርክነትን ኣብ ዘተባብዕ ንጥፈታት ከሕልፍዎ ከም ዝመረጹ እውን ገለጹ። ብፍላይ ኣብቲ ብዕለ 6 ነሓሰ ኣብ ኣሲዚ ዝተገብረ ጉባኤ ፍራንቸስካውያን ምስ መንእሰያት ዝገበርዎ ርክብ እውን ዘኪሮም። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርሰሊቃነ ጳጳሳት ሊዮን መበል 14 ኣብ መንበረ ጴጥሮስ ምስ ተቐመጡ ድሕሪ 2 መዓልቲ ናብ ዝበጽሕዋ ቤተ መቕደስ ኣጐስጢኖሳውያን ኣብ ዝመጽእ ዕለት 7 መስከረም እውን ኣብ ድሮ በዓለ ልደት ኖና ቅድስት ድንግል ማርያም ከም ዝበጽሕዋን ኣባኡ ድማ መስዋእተ ቅዳሴ ከም ዘዕርጉ ተፈሊጡ። ኣብ ቅድሚ ምስሊ ኖና ድንግል ማርያም ክጽልዩን ከለዉ እተሳእለ ስእሊ ድማ በቲ ግዜቲ ክኽፈት እዩ። ቅዱስ ኣቦና ርሰሊቃነ ጳጳሳት ሊዮን መበል 14 ናብታ ካብ ከተማ ሮማ ኣስታት 45 ኪሎ ሜትር ርሒቓ እትርከብ ጌና ዞና ኣብ እትብሃል ንእሽቶ ከተማ ዳግም ክበጽሑ እዮም። እዛ ከተማ እዚኣ ኸኣ ኣብ ግዜ ሃፀያዊ ግዝኣት ሮማ ኣብ እዋን ሓጋይ ናይ ዕርፍቲ ስፍራ ዝነበረት፣ ኣብ ማእከላይ ዘመን ከኣ ክፍሊ ግዝኣት ስድራ ቤት ኮሎና ዝኾነት ቁሸት እያ። ኣብ መበል 14 ክፍለ ዘመን ንኣባላት ማሕበር ካህናት ኣጐስጢኖሳውያን ብሕድሪ ተዋህበት፣ ንእሽቶ ቤተ ክርስቲያን ድማ ኣባኡ ትርከብ። እዛ ቤተ ክርስቲያን ደብረ ቅድስተ ማርያም ዘሰናይ ምክሪ ተባሂላ ድማ ትፍለጥ። ርሰሊቃነ ጳጳሳት ሊዮን መበል 14 ናብ መንበረ ጴጥሮስ ድሕሪ ምቕማጦም ድሕሪ 2 መዓልቲ ብዕለት 10 ግንቦት 2025 ናብዛ ቤተ መቕደስ እዚኣ ብሕታዊ ምብጻሕ ከም ዘካይዱ እውን ዝዝከር እዩ።
ልዕሊ ሓደ ዓመት ጸኒሖም ድማ ኣብ ድሮ በዓለ ልደት እኖና ቅድስቲ ድንግል ማርያም ዳግም ክበጽሕዋን ኣባዊ ድማ ምስዋተ ቅዳሴ ከም ዘዕርጉን ናይ ቅድስቲ መንበር ቤት ጽሕፈት ዜና ክፍሊ ማሕተምን መግለጺ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዘን ቀዳሞት መዓልታት እዘን ዘመነ ጵጵስናይ እቲ ቤተ ክርስቲያን ብሕድሪ ዝሃበትኒ ሓድሽ ኣገልግሎት ከም ተካይ ቅዱስ ጴጥሮስ ኮይነ ተልኾይኒ ምቕጻል ናብዚ ክመጽእ ኣዝየደሊ ነበርኩ ቢሎም ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካየድዎ ምብጻሕ ነቶም ኣብ ወጻኢ ቤተ ክርስቲያን ተኣኪቦም ዝነበሩ ምእመናን ከም ርእሰ ሊቃነ ጳጳሳት ኮይኖም ንፈለማ እዋን ናብ ጌና ዞና ኣብ ዝበጽሕሉ ነዚ ሓሳባት እዚ እውን ኣካፈልዎም። ኣብ ናይ ክብሪ መጽሓፍ ኣጋይሽ እቲ ቤተ መቕደስ ድማ ናብ ቤተ መቕደስ ቅድስቲ መቤትና ዘሰናይ ምክሪ ንምምጻእ ግዴታን ዓሚቝ ባህግን ከም ዝተሰምዖም ጸሓፉ። ኣብ ምሉእ ህይወተይ ብህላውኣን ብጥበባን ከምኡውን በቲ ወትሩ ኣብ ማእከል እምነተይ ዝኾነ ወዳ ዘለዋ ፍቕሪ ኣርኣያ ኮይናትኒ እያ። ነቲ መንገድን ሓቅን ህይወትን ዝኾነ ወዳ ክስዕብ ከማደይ ኮይና ስለ ዝሓገዘትኒ ኣመስግና። ኣብዚ ሓድሽ ተልእኾ እውን ኣሰኒዮምን እዮም ክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ገሊጾም። ኣብ ማሕበር ካህናት ኣጎስጢኖሳውያን ኣውራጃ ቺካጎ ኣብ ዝርከብ ምስ ተጸንበሩ ድማ እዚ ማሕበር እዚ ንባዕሉ ንእኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ከም እተወፈየ ኣስተውዓሉ። እቲ ብዕለት 10 ግንቦት 2025 እተገብረ ምብጻሕ ርእሰ ሊቃነ ጳጳሳት ልዮን ንመጀመርታ ግዜ ዘካየድዎ ሃንደበታዊ ምብጻሕ እዩ ዝነበረ። ከም ፈላሲ ኣባል ማሕበር ኣጎስጢኖሳውያን መጠን ንዓሰርተታት ዓመታት ናብዚ ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ በጺሖም እዮም። ኣብ መጀመርታ 1980ታት መንእሰይ ተምሃራይ እንከለዉ ንመጀመርታ ግዜ ናብ ከተማ ሮማ ምስ መጹ እውን ኣባኡ በጺሖም እዮም። ጸኒሖም ድማ ብተደጋጋሚ ከም ጠቕላላ ሓለቓ ማሕበር ካህናት ኣጎስጢኖሳውያን እውን ምብጻሕ ኣካይዶም እዮም። ከም ጳጳስ ችክላዮ ኣብ ዝነበሩሉ እዋን ከምኡውን ካርዲናል ኮይኖም ኣብ ሮማ ኣብ ዘገልገሉሉ እዋን እውን ናብዛ ቤተ መቕደስ ተመላሊሶም ምብጻሕ ኣካይዶም እዮም። ርእሰ ሊቃነ ጳጳሳት ኮይኖም ቅድሚ ምምራጾም እቲ ናይ ቀረባ እዋን ዘካየድዎ ምብጻሕ ኣብ ዕለት 25 ሚያዝያ 2024 ኣብ ክብረ በዓል ቅድስቲ ድንግል ማርያም ዘሰናይ ምክሪ እዩ ዝነበረ። ኣብቲ ዕለት እቲ ኣብ ዘካፈልዎ ስብከት ቃል ኣምላኽ ነቶም ምእመናን ንማርያም ኣብ መላእ ዓለም ሰላምን ዕርቅን ንምስፋን ከም መተባብዒት ገይሮም ክርእይዋ ተማሕጸንዎም። ኣብ ርእሲ እዚ እውን ኣብታ ከም ርእሰ ሊቃነ ጳጳሳት እተመርጹላ መዓልቲ ማለት ዕለት 8 ግንቦት 2025 ኣብ ማእከላይ ሰገነት ናይ ባዚሊካ ቅዱስ ጴጥሮስ ቅድሚ ምቕልቃሎም ኣብ ቤት ጸሎት ቅዱስ ጳውሎስ ኣብ ሃዋርያዊ ህንጻ ሃገረ ቫቲካን ዝርከብ ኣብ ቅድሚ ምስሊ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ብየማናይቲ መንበረ ታቦት ዝርከብ ግዜ ወሲዶም ከም ዝጸለዩ ዝዝከር እዩ። ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ኣብታ ኣብ መበል 13 ዘመን እተሃንጸት ንቅድስቲ ድንግል ማርያም እተወፈየት ንእሽቶ ቤተ መቕደስን ኣብ ዝነበረትሉ ስፍራ እዩ ዝርከብ። ኣባላት ማሕበር ኣጎስጢኖሳውያን ዝኾኑ ካህናት ከኣ ኣብ ወሰናስን ከተማ ጌዛኖ ኣብ እትርከብ ንእሽቶ ገዳም እዮም ዝነበሩ። ብ1356 እቶም ገዛእት እቲ ኸባቢ ዝነበሩ ስድራ ቤት ኮሎና ነቲ ቦታ ኣምልኾ ናይ ምክንኻን ጉስነታዊ ኣገልግሎት ነዞም ፈለስቲ ብሕድሪ ኣወፈይዎ። ኣብ መጀመርታ መበል 15 ክፍለ ዘመን ምስቲ ኣብ ጥቓኡ ዝነበረ ገዳም እንደገና ካህንጽዎ ከስፍሕዎን ድማ ወሰኑ። ፔትሩሽያ ዝስማ ኣባል ማሕበር ኣጎስጢኖሳውያን ናይ ሳልሳይ ደረጃ መበለት

0: ሳላቲ ዝፈሰሰ ወፈያታት ከዓ ህንጸት ቤተ ክርስቲያንን ገዳም አጉስጢኖሳውያንን ድማ ተዛዘመ። አብዝሓለፈ ዘመናት ካልኦት ጳጳሳት እውን ነቲ ኣብ ጌና ዞና ዝርከብ ቤተ መቅደስ ይበጽሕዎ ነበሩ። ርእሰ ሊቃነ ጳጳሳት ኡርባን ሻምናይን፣ ርእሰ ሊቃነ ጳጳሳት ፒዮስ ታሽዓይ፣ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ መበል 23 ከምኡውን ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ናብዛ ቤተ መቅደስ ምብጻሕ ኣካይዶም እዮም። ስእልታቶም ኣብ መናድቕ እታ ንእሽቶ ቤተ መቅደስ ድማ ይርከብ ኣሎ። ብዛዕባ እቲ ብዕለ 7 መስከረም ዝካየድ ምብጻሕን መስዋዕተ ቅዳሴን ምኽንያት ብምግባር ክቡር ኣባ ሎዶቪኮ ሴንትራ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ልክዕ ከምቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ኣብ ቅድሚ ምስሊ እኖና ቅድስቲ ድንግል ማርያም ክጽልዩ ከለዉ ዘርኢ ስእሊ ክኽፈት ምዃኑ ድማ ንዜና ቫቲካን ሓቢሮም።
1: ክቡራትና ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቀ ጳጳሳት ፎርቱናተስ ንዋቹኩ ዋና ጸሓፊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ጉዳያት ስብከተ ወንጌል ኣብ ሩዋንዳ ርእሰ ከተማ ኪጋሊ ካብ ዕለት 8 ክሳብ ዕለት 10 ንሓሳብ ዝተኻየደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፉን መደረ ዘስምዑን ንዜና ቫቲካን ኣብ ዘካይዶ ቃለ መሕተት ክርስትያን መራኸቢ ብዙሓን ቅድሚ ቀንዲ ተዋሳእቲ ምዃኖም ደቂ መዛሙርቲ ክኾኑ ቅድሚ ስነ ኣሃዛዊ መድረኽ ምፍጣር ኣብ ሰብኣውን መንፈሳውን ቅርፂ ዝተሰረተ መንነት ንምህናፅ ዝተፀውዑ ምዃኖም የስተብህሉ። ስነ ኣሃዛዊ ርክብ ንባህላዊ ስኒትን ከባቢያዊ ሰናይ ህወትን ዝብል ኣርእስቲ ዘለዎ ናይ መጀመርታ ሙሉእ ኣኼባ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን 2026 ዓመተ ምሕረት ዝተሳተፉ ሊቀ ጳጳሳት ፎርቱናተስ ንዋቹኩ ዋና ጸሓፊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ጉዳያት ስብከተ ወንጌል ኣብ ዘስምዖም መደረ ወዲ ሰብ ምርጫ ከም ዝገጥሞ ገሊፆም ኣብታ ብክውንነትን ርእሰ ብቑዕነትን ጫውጫውታን ዝተለለየት ዓለም ምሩኽ ምዃን ወይ ድማ እግዚኣብሔርን ሰብኣውነትን ብሕብረት ክነብረላ ዝኽእሉ መናድቕ ከተማ ብሓባር ዳግማይ ምህናፅ ዝብል ምርጫ እንክብሉ ኣብሪሆም ከም ምላሽ ናይ ዝብድሆ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ፍቕሪ ስልጣነን ምህናፅ ዘቕረቦ ዕድመ ኣቃሊሖም እዚ ዕማም እዚ እዋናዊ መጋበርያ መራኸቢ ብዙሓን ዝሓዙ ደቂ መዛሙርቲ ደረጃ ብደረጃ ክፍፀም ከም ዝኽእል ይገልፁ። ደቂ ተባዕትዮን ደቂ ኣንስትዮን ደቂ መዛሙር ምዃን ቅድሚ ፅልዋ ክመፅእ ከም ዘለዎ ዘእምኑ ካብዚ ኣስተንትኖ መንነትን ተልእኾነ ክርስትያን መራኸቢ ብዙሓን ጀሚሮም ሊቀ ጳጳሳት ንዋቹኩ ምስ ዜና ቫቲካን ኣብ ዘካይዶ ቃለ መሕትት ብዛዕባ ፀዋዕታን ተራነ ናይቶም ኣብ ርክብ ዝነጥፉ ሰባት ተወሳኺ ርድኢት የቕርቡ። ሊቀ ጳጳሳት ንዋቹኩ ብዛዕባ ኣብ ተልእኾ ስብከተ ወንጌል ዘገልግሉ ሰሙያ መራኸቢ ብዙሓን መለለዪ ክኾኑ ዝግባኦም ፅቡቕ ባሕርያት ምስተሓተቱ ንፍቕሪ ኣምላኽ ከመሓላልፍን ህላዊ ኢየሱስ ክርስቶስ ክእውጅ ንዝኽእል መሳርሒ ድሕነት ዝኸውን መልክዕ መራኸቢ ብዙሓን ክለማመዱ ከም ዝተፀውዑ ኣስተብሂሎም ኢየሱስ ንኩሉ ኣሕዛብ ደቂ መዛሙርቲ ግበርዎም እንክብል ዝኸቦ ትእዛዝ ብምዝካር ኣብቲ ግዜ እቲ ኣሕዛብ ብቐንዱ ከም ኣካላዊ ቦታታት ይፍለጡ ከም ዝነበሩን ሎሚ ግን ሰባት ዝራኸብሉን ሓድሕዶም ዝዋስእሉን ዝፀላለውሉን ማሕበረሰባት ዝሃንፅሉን ሓደስቲ ቦታታት ተቐልቂሎም ኣለው። እዚኦም ድማ ኢንስታግራም፣ ቲክቶክ፣ ዩቲዩብ ካልኦት ስነ ኣሕዞም መድረኻትን ይርከብዎም። በዚ ምኽንያት ድማ ብስራት ጎይታ ኣብ ስጋዊ ቦታታት ተሓፂሩ ክፀንሕ ዘይኮነስ ናብ ስነ ኣሕዛዊ ዓለም ክበፅሕ ኣለዎ። ብተወሳኺ ነፍሶ ከፍ ዝሕተም ትሕዝቶ ፅሑፍ ይኹን ምስሊ ወይ ድምፅን ስእልን ፍርያት ካብ መጋበሪ ሓበሬታ ንላዕሊ ክኸውን ነዚ ፀዋዕታ ብምሉእ ንቕሓት ምዕቋፍ ኣገዳሲ እዩ እንክብሉ ብኣፅንዖት ሓቢሮም ሕብረትን ተስፋን ክዕቢ ድልድላት ክሃንፅ ርክብ ከተባብዕን መልእኽቲ ወንጌል ናብ ልቢ ሰባት ዝበፅሕ ሓድሽ መገዲ ክኸፍትን ይግባእ። ንመፅእ መራኸብቲ እንታይ መልእኽቲ ከም ዝህብ ምስተሓተቱ ድማ ናብ ገለ ካብቲ ኣብ መድረኽ ሙሉእ ሓፈሻ ዓውደ ጉባኤ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን 2026 ዓመተ ምሕረት ዘካፈሎ ኣስተንትኖታት እናሓሰቡ ብፍላይ ንመንእሰያት መራኸብታት ዝገብሮ ናይ መጀመርታ ፃውዒት ቀሊል ግን ከዓ መሰረታዊ ፃውዒት እዩ ነይሩ። እዚ ድማ ቅድሚ መድረኻት ምህናፅ ኣእምሮኻ ምህናፅ ኣዝዩ ኣገዳሲ ምዃኑ ዘመላኽት እዩ። ኣብ ስነ ኣሃዛዊ ዓውዲ ፀላውነት ቅድሚ ምድላይ ውሽጣውነት ምድላው ህንፀት ደቂ

ሰባትን መንፈሳዊ ብስለትን ክመጽእ ከም ዘለዎ የብርሆ ብተወሳኺ ነፍስ ወከፍ ስነ ኣሕዛዊ ጉዕዞ ናይ ቀቢላውነት ውልትውነትን ወይ ፍልሊ ዘይኮነስ ንኸይርክብ መገዲ ክኸውን ንሰብ ሙያ መራኸቢ ብዙሓን ኣተባቢዖም ኣብዚ ዓውዲ እዚ ሓልዮት ንፍጥረት ኣገዳሲ ኣካል ናይቲ ዘካፍሎ ዛንታታት ምዃኑ ብምዝኽኻር ንሓበራዊ ገዛና ዝምልከት ክንክን ኣብ ትራኻታቶም ምወኻኸድ ኣገዳሲ ምዃኑ ኣስሚሮም ኣብ መደምደምታ ሊቀ ጳጳሳት ንዋቹኩ ንሰብ ሙያ መራኸቢ ብዙሓን ጋዜጠናታት ተልእኾኦም ኣብ ዓሚቕ መንነት ዝተሰረተ ምዃኑ ኣዘኻኺሮም ማለት ኣብ ቅድሚ ቀንዲ ተዋሳእነቶም ደቂ መዛሙርቲ ምዃን መጋበርያ ምፍልላይ ዘይኮነስ ሓነስቲ ድልድል ምዃን ከምኡውን መሰኻኽር ተስፋ ወንጌል ኣብዚ ናይ ሎማ ሓድሽ ስነ ኣሃዛ ቦታታት እውን ምስ ኣምላኽ ክትራኸብ ዘድልያ ዓለም እንክብሉ ምስ ዜና ቫቲካን ዘካይድዎ ቃለ መሕትት ይዛዝሙ ኣብ ዋዜማ ምዝዛም ፈላማይ ኣህጉራዊ ዓውደ ጉባኤ ብዛዕባ ካቶሊካዊ ትምህርቲ ኣብ ኣፍሪካ ኣባላት ኤጲስቆጶሳዊ ጉባኤታት ኣፍሪቃን ማዳጋስካርን ሕብረት ኣዋጅ ካቶሊካዊ ትምህርቲ ኣዲስ ኣበባ ብዝብል ኣርእስቲ 27 ነሓሰ ኣፅዲቖም እዚ ፅሑፍ እዚ ነቲ ማእከላይ ተራ ትምህርቲ ኣብ ወንጌላዊ ተልእኾ ቤተ ክርስቲያን ደጊሙ ዘረጋግፅን ንኩለንተናዊ ህንፀት መንእሰያት ኣፍሪቃውያን ዳግማይ ተወፋይነት ክግበር ዝፅውዕን እዩ ካብ መላእ ኣፍሪቃን ማዳጋስካርን ዝመፁ ኣብ መናብርት ኤጲስቆጶሳውያን ጉባኤታት ጳጳሳት ካቶሊካውያን መምሃራን መራሕቲ መናብርተ ጥበብ ኣብያተ ትምህርትን ኣባላት ሰብፊ ህወትን ዓለማውያን መንእሰያትን ካብ መላእ ኣፍሪቃን ማዳጋስካርን ዝተዋፅኡ ዝኸተመዎ ኣዋጅ ኣዲስ ኣበባ ውፅኢት ዕዮ ናይቲ ካብ ዕለት 5 ክሳዕ 28 ነሓሰ 2026 ዓመተ ምሕረት ኣብ ኣዲስ ኣበባ ዝተኻየደ ብዛዕባ ካቶሊካዊ ትምህርቲ ዝዘተየ ፈላማይ ኣህጉራዊ ዓውደ ጉባኤ እዩ ተሳተፍቲ ካቶሊካዊ ትምህርቲ ኣገዳሲ ኣገልግሎት ቤተ ክርስቲያን ፍሉይ ዕድል ዘለዎ መሳርሒ ስብከተ ወንጌል ንህንፀት ባሕርያት ሓይሊ ከምኡ እውን ንውሁድ ሰብኣዊ ምዕባለ መተካእታ ዘይብሉ መጋበርያ ምዃኑ ደጊሞም ኣረጋጊፆም ብወንጌል ዝተደረኸ ዓለማዊ ውዕል ትምህርትን ባህላዊ ውርሻታት ኣፍሪቃን ሰነድ ትምህርቲ ንመጻኢ እታ ሃገር መሰረታዊ ኮይኑ ከም ዝቕፅል የጉልሕ እዚ ኣዋጅ እዚ ንቤተ ክርስቲያን ንትምህርታዊ ስጉምቲ ዝድግፍ ሓያሎ ሰረታዊ መትከላት ዘዘኻኽር ኮይኑ ብፍላይ ድማ ክብሪ ነፍስ ወከፍ ሰብኣዊ ፍጥረት ብኣምሳልን ኣርኣያን ኣምላኽ ዝተፈጥረ ከምኡውን ነፍስ ወከፍ ህፃንን መንእሰይን ኣብ ሓቂ ፍትሒ እምነትን ሰብኣዊ ክብርን ዝተሰረተ ፅፉፍ ትምህርቲ ናይ ምርካብ ዘይምንዛዕ መሰል የረጋግፅ ብተወሳኺ መተካእታ ዘይብሉ ተራ ኣባይቲ ስድራ ቀዳሞት መምሃራን ደቆም ዘጉልሕ ኮይኑ ኣበርክቶ ካቶሊካውያን ኣብያተ ትምህርቲ ኣብ ህንፀት ሃገር ሰላም ስነ ምግባራዊ መርሕነት ስነ ምርምራዊ ምዕባልን ማሕበራዊ ለውጥን የጉልሕ ካቶሊካዊ ቤት ትምህርቲ ኣብ ውሽጢ ሕብረተሰብ ናይ ሰላምን ስኒትን ምትእስሳር ንምፍጣር ንምምሃር ክቡር መጋበርያ ተባሂሉ ይቐርብ ንዚ ሰነድ ኣዲስ ኣበባ ዝኸተሙ ድኽነት ግጭት ግዱድ ስደት ሽቕለት ኣልቦነት ዘይምዕርዩነት ለውጢ ኣከባቢ ኣየር ምንቁልቋል ግብረ ገባዊ ክብርታት ከምኡ እውን እኹል ናይ ትምህርቲ ፀጋታት ዘጋጥሞም ብዙሕ ብድሆታት ኣፍልጦ ይህብ ይኹን እምበር እደ ጥበብ ምርምር ምሕዞ ሰብ ሰርሖ ኣስተውዕሎን ኣህጉራዊ ምትሕብባርን ከም ዕድላት ትምህርታዊ ተልእኾ ቤተ ክርስቲያን ንምሕዳስ ዘገልግል ገይሮም ይርእይዎ ኣብ ቅድሚ እዚ ክውንነታት እዚ መንነት ካቶሊካውያን ትካላት ንምሕያል ኩለንትናዊ ቅርፂ መንፈሳዊ ግብረ ገባዊ ምሁራዊ ማሕበራውን ምህዳራውን ንምድንፋዕን ኣብ ስልጠና መምሃራንን መራሕቲ ትምህርትን ወፍሪ ንምግባር ቃል ይኣትዉ ውሑስ ንኩሉ ዝሓቁፍ ግሉፅን ንህፃናትን ተቓላዕትን ትካላት ምርግጋፅ ኣብ ርእሲኡ ድማ ንዝደኸዩ ስንኩላን ዝተመዛበሉን ዝተገለሉ ማሕበረሰባትን ተበፃሕነት ፅረት ዘለዎ ትምህርቲ ክሰፍሕ ይፅውዕ ስነ ምግባራዊ ኣመራርሓ ህንፀት ሰላም ዕርቅን ሓላፍነታዊ ዜግነትን ከስፍሑ እውን ይደልዩ ኣብ ምምሃርን ምርምርን ምምሕዳርን ሓላፍነታውን ስነ ምግባራውን ኣጠቃቅማ ሰብ ሰርሖ ኣስተውዕሎ የተባብዑ ኣብ መላእ ኣህጉር ኣብ መንጎ ኣብያተ ትምህርቲ መናብርተ ጥበብ ኣብያተ ትምህርቲ ዘራክህነት ማሕበራት ሰብፊ ህወትን ጉባኤታት ጳጳሳትን ምትሕብባር የማዕ
ይቕበሉ ብተወሳኺ ኣብ ምርምር ምሕዞን ዋኒንን ስራሕ ምፍጣርን ባህጊ መናእሰይ ኣፍሪቃ ንምምላእን ከምኡ እውን ብውህደት ስነ ምሕዳርን ሓልዮት ምፍጣርን ዝተደፋፈ ትምህርቲ ትኩረት ይወሃቦ ድሕሪኡ ኣዋጅ ኣዲስ ኣበባ ናብ ኩሎም መዳርግቲ ኣካላት ፀውዒት ያቅርብ ጉባኤታት ጳጳሳት ውፍያት ሃገራዊ መሓውራት ብምቃም ካቶሊካዊ ትምህርቲ ቀዳምነት ጉስነት ክገብሩ ይዕድሙ መንግስታት ንኣበርክቶ ካቶሊካውያን ትካላት ኣብ ሃገራዊ ልምዓት ዘለዎም ዓበግደ ኣፍልጦ ክህቡ ክድግፉን ይፅውዕ ብተወሳኺ ንመናብርተ ጥበብ ማሕበራት ሰቡፊ ህወት ኣባይቲ ስድራን ዓለምለኻውያን መሻርክትን ዝምልከተ ኮይኑ ኣብ ኣፍሪቃን ማዳጋስካርን ንዘሎ ካቶሊካዊ ትምህርቲ ብዘላቐ መገዲ ንምድንፋሕ ምትሕበባሮም ክሕይሉ ይላቦ ነዚ ኣዋጅ ኣብ ግብሪ ክውዕል ዝከታተል ተሳተፍቲ ንካቶሊካዊ ትምህርቲ ዝኸውን ኤጲስቆጶሳዊ ሽማግለ ኤጲስቆጶሳዊ ጉባኤታት ኣፍሪቃን ማዳጋስካርን ክፍጠር ይምዕዱ እዚ ሽማግለ እዚ ኣህጉራዊ ቅርፂ ናይ ምምዕባል ናይ ምክትታልን ገምጋምን ኣገባባት ናይ ምምስራት ንጉባኤታት መንበረ ጵጵስና ኣብ ሃገራዊ መደባቶም ናይ ምድጋፍን ስሩዕ ኣህጉራዊ ኣኼባታት ናይ ምውዳብን ሓላፍነት ክህልዎም እዩ ኣብ ኣገልግሎት ቤተ ክርስትያን ዘይነፃፀር ምዕባለ ህዝብታት ኣህጉር ካቶሊካዊ ትምህርቲ ንኣፍሪቃን ማዳጋስካርን መብራህቲ ተስፋ እምነት ፍልጠት ፍትሕን ሰላምን ኮይኑ ይቅፅል ዝብል ድሌት የቃልሑ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳ ተመደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 10 ነሓሰ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ቺሌ ንብፁእ ሊቀ ጳጳሳት ኩርያን ማቴዎ ቫያሎንካልን ንሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ፔሩጅያን ቺታ ደል ፒየቬ ኢጣልያ ንብፁእ ኣቡነ ኢቫን ማፌያዝን ንሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ኡትሬች ሆላንድ ንብፁእ ኣቡነ ቪለም ጃኮቡስ ኤይክን ንናይ ሃገረ ፖላንድ ልኡከ መንግስቲ ናብ ሃገረ ቫቲካን ንኣምባሳደር ኣዳም ማርዮስ ኪቪያትኮቭስኪን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 10 ነሓሰ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላክ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላክ እግዚኣብሔርን ርእሰ ሊቃነ ጳጳሳት ናብታ ኣብ ጀናዛኖ እትርከብ ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ምብጻሕ ከም ዘካይዱ ኣብ ዓለም ለኻዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፉን መደረ ዘስምዑን ብፁእ ሊቀ ጳጳሳት ሞዋቹኩ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዋዜማ ምዝዛም ፋልማይ ኣህጉራዊ ዓውደ ጉባኤ ብዛዕባ ካቶሊካዊ ትምህርቲ ኣብ ኣፍሪቃ ዝወፃእ ኣዋጅ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 10 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምኦንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላክ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቶም ኣብ ኣደባባይ ቅዱስ ጴጥሮስ ተኣኪቦም ዝነበሩ ብዙሓት ነጋድያን ህላወ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዅሉ የሐድሶ እዩ ክብሉ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ዝሓለፈ ሰንበት ንጸሎት መላክ እግዚኣብሔር ኣብ ኣደባባይ ቅዱስ ጴጥሮስ ዝተረኽቡ ነጋድያንን መንፈሳውያን በጻሕትን ኣብ ዝለገሱሎም ኣስተንትኖ ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ልዕሊ ባሕሪ ብእግሩ እናኸደ ምስ ደቀ መዛሙርቱ ከም ዝተራኸበ ዝገልጽ ናይ ዕለቱ ንባብ ወንጌል ኣስተምሃሩ። እዚ ተኣምራት እዚ ነቶም ደቀ መዛሙርቲ ክህድኦም ኢሉ ዝገበሮ ብዝያዳ ከም ዝርዕዱ ገበሮም። ኣብዚ ጸበባ እዚ ኸኣ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣነ እየ ትብዑ ኣይትፍርሑ ክብል ተዛረቦም። ርእሰ ሊቃነ ጳጳሳት ልዮን ኣስተምህሮኦም ብምቕጻል ህላወ ጐይታ ንዅሉ ይቕይሮ ይበሉ ጴጥሮስ ናብኡ ኣቢሉ ንኽመጽእ ኣብቲ ማዕበልቲ ሂደት ስጉምትታት ምስ ተጓዓዘ ድማ ፍርሐ ክጥሕል እውን ጀመረ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከኣ ብኢዱ ሒዙ ኣድሓኖ። ስለዚ ቅዱስ መጽሓፍ ክንፈርሕን ኣዒንትና ካብ ኢየሱስ ፈጺምና ከነርሕቕን ከም ዘይብልና ይሕብረና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እዚ ተመክሮ እዚ ካብ ልቢ ደቀ መዛሙርቲ ብሓቂ ንስኻ ወዲ ኣምላኽ ኢኻ ዝብል እምነት ከም ዘመንጨወ ኸኣ ገሊጾም ቅዱስነቶም ወሲኾም ነዚ ናይ እምነት ጸዋዕታ ምስቲ ኣብ ወንጌል ማቴዎስ ዘሎ እተፈላለየ ፍጻሜታት ኣተሓሒዞም ኣስተንተኑ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝበለ ብሓቂ ብሓቂ ብለኩም ኣለኹ ክንዲ ፍረ ኣድሪ እትኣክል እምነት እንተ ደኣ ልያትኩም እሞ እንተ ዘይተጠራጠርኩም ነዚ እምባዚ ኪድ ናብ ባሕሪ እቶ እንተበልኩምዎ ከምኡ ክኸውን እዩ ክብል ከም ዘስተምሃሮም ኣመልከቱ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቶም ደቀ መዛሙርቲ ኣብቲ ባሕሪ ዘጋጥሞም ነገር እዚ እዩ፣ ሰላም ክርስቶስ ኣብ ማእከል እቲ ዝናወፅ ማያትን ከለዉ በጽሖም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ካብዚ ተኣምራት እዚ ክልተ ትምህርቲ ከም ዝርከብ ጠቒሶም፣ ቀዳማይ ኣብ ቅድሚ ኣሳልጦ ዘይምዕባይ፣ ካልኣይ ድማ ኣብ ጸልማት ዝበዝሖ እዋናት ሽግር ከም ዝገጥመና ዘሎ ኾይኑ ኣብ ዝስማዓና ግዜ እውን ከይተረፈ ተስፋ ዘይምቑራጽ ጻዕርና እናገበርና ክንስና ንቕድሚት ዘይኮነስ ንድሕሪት ንምለስ ከም ዘሎና ኾይኑ ይስማዓና ይኸውን ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ኣስዒቦም ኣብ ዝኾነ ይኹን ኩነታት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣይሓድገናን እዩ፣ ብጸሎትን ብቅዱሳት ምስጢራትን ቅዱስ ቃሉ ብምስማዕን ብትሕትና ናብ ጃልባ ህይወትና እንተ ተቐቢልናዮ ንጉዕዞና ሰላምን ብርሃንን ብርታዕን ክንረክብ ኢና ክብሉ እውን ተላበው። ርሰሊቃነ ጳጳሳት መደምደምታ ድንግል ማርያም እታ እምነታ ዝተመስከረላ ኣብ ኣምላኽ ብምትእምማን በዚ መንገዲ እዚ ንኽንጓዓዝ ክትሕግዘና ትኽእል እያ ብምባል ድማ ኣስተንትንኦም ደምደሙ። ርሰሊቃነ ጳጳሳት ልዮን መበል 14 ድሕሪ ጸሎት መላእክ እግዚኣብሔር ምድጋሞም ብዛዕባ እቲ ኣብ ሱዳንን ዩክሬይንን ሩስያን ዝቕጽል ዘሎ ዓመፃ ከም ዘተሓሳስቦም ገሊጾም እቶም ዓመፅ ዝዘርኡ ክቕየሩ ከምኡውን ቁፅሮም እናወስኸ ዝኸይድ ዘሎ ጉዳያት ዝኾኑ ሰላማውያን ሰባት ደው ክብል ጻውዒት ኣቕሪቦም። ቅዱስ ኣቦና ርእሰሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ዕለት 9 ነሓሰ ጸሎት መላእክ እግዚኣብሔር ድሕሪ ምዕራጎም ብዛዕባ እቲ ኣብ ሱዳን ዘሎ ኩነታት ህፃናት ከም ዘተሓሳስቦም ብፍላይ ድማ ኣብ ከተማ ኤላ በይድ ጠቒሶም ይርከቡ። ምስ ኩሎም ህዝቢ እቲ ሃገር ዘለኒ መንፈሳዊ ቅርበት ክገልጽ እንከለኹ ንሰበ ስልጣን እቲ ሃገር ንሰላማዊ ህዝቢ መተሓላለፊ ውሕስነት ክህሉ ጻውዒ ተቕርብ ኣለኹ በሉ። ርእሰሊቃነ ጳጳሳት ወሲኾም ኣህጉራዊ ማሕበረሰብ ቅልጡፍ ተወሳኺ ደው ንምባል ዝግበር ጻዕርታት ክድግፉ ጻውዒት ኣቕሪቦም ጐይታ ንዅሉ ኣብ መከራ ዝርከብ ክድግፎን ንልብቶም ዓመፃ ዝዘርኡ ዘለዉ ሰባት ክልውጦን ነቲ ንነዊሕ እዋን ዝተጸበናዮ ሰላም ከኣ ከንግስ ክጽልዩ ተማሕጺኖም። ውድብ ሕቡራት ሃገራት ንዓለም ለኻዊ ማሕበረሰብ ኣብ ከተማ ኤላ በይድ ሱዳን ዝቕጽል ሰብኣዊ ዕንወት ክኸውን ከም ዝኽእል የጠንቅቓሉ። ሰባት ንኣዋርሕ ዝኣክል ኣብ ከበባ ድሕሪ ምርካቦም ምግብን ማይን ሕክምናዊ ንዋትን ከም ዘይብሎም እውን ይገልጹ ኣለዉ። ከተማ ኣልኦበይድ ኣብ ማእከላይ ሱዳን ኣብ ዝርከብ እስትራቴጂካዊ መተሓላለፍን ናብ ምዕራባዊ ዞባ ዳርፉር ዝወስድ መንገድን ስለ እትርከብ ኣብ ውሽጢ ርእሲ ከተማ ሰሜን ኮርዶፋ ኩናት ይቕጽል ኣሎ። ኣብ መላእ ሱዳን ድማ ልዕሊ 14 ሚልዮን ሰባት ተመዛቢሎም ኣለዉ። ብሚልዮናት ዝቝጸሩ ድማ ድሕርን 3 ዓመት ዝቐጸለ ኩናት ብጥሜት ይሳቐዩ ኣለዉ። ርእሰሊቃነ ጳጳሳት ልዮን ጻውዒቶም ብምቕጻል ብዛዕባቶም ኣብ ዩክሬይንን ሩስያን ዝሞቱ ዘለዉ ብዙሓት ሰላማውያን ሰባት ዝቖሰሉ ሰባትን ዘለዎም ኣቓልቦ ኣካፊሎም ዘሕዝም ፍጻሜታት እዩ ብምባል ብኸመይ ይቕጽል ከም ዘሎ ጥራይ ዘይኮነስ እናወሰኸ ይኸይድ ከም ዘሎን እዚ ድማ ቁፅሮም እናወሰኸ ዝኸይድ ዘሎ ግዳያት ዝኾኑ ሰላማውያን ሰባት ከም ዘስዕብ ዘሎ ኣጉልሑ። ርእሰሊቃነ ጳጳሳት ወሲኾም ምስ ስድራ ቤታት እቶም ግዳያትን ዝቖሰሉን ከምኡውን ኩሎም እቶም ብሰንኪቲ ዝቕጽል ዘሎ ኩናት ዝሳቕዩ ዘለዉ ኣብ ጎኖም ደው ኢለ ኣለኹ በሉ። ኣብ ማእከል ዝቐጻሊ ኩናት ኣህጉራዊ ሰብኣዊ ሕጊ ክኽበር ከምኡውን ኣብ ክልቲኡ ወገን ዘለዉ ሰላማውያን ሰባት ከም ዒላማ ገይሮም ዝጥቀምሉ መጥቃዕትታት ደው ክብል ልባዊ ጻውዒት ኣቕሪቦም። ርእሰሊቃነ ጳጳሳት ልዮን ከም ዝገለጽዎ ውግእ ዝያዳ ኩናት ጥራዩ ዘምጽእ ንብዙሕ ስቓይ ድማ እዩ ምኽንያት ዝኸውን በሉ። ነቲ ዓመፃ ደው ንምባልን ንዲፕሎማስያዊ ዘተን ምይይጥን ቦታ እንኸፍተሉ እዋን ሕጂ እዩ። እዚ ድማ ንሰላም መንገዲ ዝጸርግ እዩ በሉ። ቅዱስ ኣቦና ርእሰሊቃነ ጳጳሳት ኣስዒቦም ነቶም ካብ መላ ኢጣልያ ዝመጹ ጉጅለታት መንእሰያት ሰላምታ ድሕሪ ምቕራቦም ኣብ ኣደባባይ ቅዱስ ጴጥሮስ ብዙሓት ጉጅለታት መንእሰያት ከም ዘለዉ ኣጉልሑ። ንገለ ካብቲ ናይ ዕርፍቶም መዓልታት ከም ምልክት ተስፋ ውልቃዊ ዕቤትን ዕርክነትን ኣብ ዘተባብዕ ንጥፈታት ከሕልፍዎ ከም ዝመረጹ እውን ገለጹ። ብፍላይ ኣብቲ ብዕለ 6 ነሓሰ ኣብ ኣሲዚ ዝተገብረ ጉባኤ ፍራንቸስካውያን ምስ መንእሰያት ዝገበርዎ ርክብ እውን ዘኪሮም። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርእሰሊቃነ ጳጳሳት ልዮን መበል 14 ኣብ መንበረ ጴጥሮስ ምስ ተቐመጡ ድሕሪ 2 መዓልቲ ናብ ዝበጽሕዋ ቤተ መቕደስ ኣጐስጢኖሳውያን ኣብ ዝመጽእ ዕለት 7 መስከረም እውን ኣብ ድሮ በዓለ ልደት ኖና ቅድስት ድንግል ማርያም ከም ዝበጽሕዋን ኣባኡ ድማ መስዋእተ ቅዳሴ ከም ዘዕርጉ ተፈሊጡ። ኣብ ቅድሚ ምስሊ ኖና ድንግል ማርያም ክጽልዩ እንከለዉ እተሳእለ ስእሊ ድማ በቲ ግዜ እቲ ክኽፈት እዩ። ቅዱስ ኣቦና ርእሰሊቃነ ጳጳሳት ልዮን መበል 14 ናብታ ካብ ከተማ ሮማ ኣስታት 45 ኪሎ ሜትር ርሒቓ እትርከብ ጌና ዞና ኣብ እትብሃል ንእሽቶ ከተማ ዳግም ክበጽሑ እዮም። እዛ ከተማ እዚኣ ኸኣ ኣብ ግዜ ሃፀያዊ ግዝኣት ሮማ ኣብ እዋን ሓጋይ ናይ ዕርፍቲ ስፍራ ዝነበረት፣ ኣብ ማእከላይ ዘመን ከኣ ክፍሊ ግዝኣት ስድራ ቤት ኮሎና ዝኾነት ቁሸት እያ። ኣብ መበል 14 ክፍለ ዘመን ንኣባላት ማሕበር ካህናት ኣጐስጢኖሳውያን ብሕድሪ ተዋህበት፣ ንእሽቶ ቤተ ክርስቲያን ድማ ኣባኡ ትርከብ። እዛ ቤተ ክርስቲያን ደብረ ቅድስተ ማርያም ዘሰናይ ምክሪ ተባሂላ ድማ ትፍለጥ። ርእሰሊቃነ ጳጳሳት ልዮን መበል 14 ናብ መንበረ ጴጥሮስ ድሕሪ ምቕማጦም ድሕሪ 2 መዓልቲ ብዕለት 10 ግንቦት 2025 ናብዛ ቤተ መቕደስ እዚኣ ብሕታዊ ምብጻሕ ከም ዘካይዱ እውን ዝዝከር እዩ። ልዕሊ ሓደ ዓመት ጸኒሖም ድማ ኣብ ድሮ በዓለ ልደት ኖና ቅድስቲ ድንግል ማርያም ዳግም ክበጽሕዋን ኣባው ድማ ምስዋዕተ ቅዳሴ ከም ዘዕርጉን ናይ ቅድስቲ መንበር ቤት ጽሕፈት ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘን ቀዳሞት መዓልትታት ዘን ዘመነ ጵጵስናይ እቲ ቤተ ክርስቲያን ብሕድሪ ዝሃበትኒ ሓድሽ ኣገልግሎት ከም ተካኢ ቅዱስ ጴጥሮስ ኮይነ ተልኾይ ንምቕጻል ናብዚ ክመጽእ ኣዝየደሊ ነበርኩ ቢሎም ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካየድዎ ምብጻሕ ነቶም ኣብ ወጻኢ ቤተ ክርስቲያን ተኣኪቦም ዝነበሩ ምእመናን ከም ርእሰ ሊቃነ ጳጳሳት ኮይኖም ንፈለማ እዋን ናብ ጌና ዞና ኣብ ዝበጽሕሉ ነዚ ሓሳባት እዚ እውን ኣካፈልዎም። ኣብ ናይ ክብሪ መጽሓፍ ኣጋይሽ እቲ ቤተ መቕደስ ድማ ናብ ቤተ መቕደስ ቅድስቲ መቤትና ዘሰናይ ምክሪ ንምምጻእ ግዴታን ዓሚቝ ባህግን ከም ዝተሰምዖም ጸሓፉ። ኣብ ምሉእ ህይወተይ ብህላውኣን ብጥበባን ከምኡውን በቲ ወትሩ ኣብ ማእከል እምነተይ ዝኾነ ወዳ ዘለዋ ፍቕሪ ኣርኣያ ኮይናትኒ እያ። ነቲ መንገድን ሓቅን ህይወትን ዝኾነ ወዳ ክስዕብ ከማደይ ኮይና ስለ ዝሓገዘትኒ ኣመስግና። ኣብዚ ሓድሽ ተልእኾ እውን ኣሰኒዮምን እዮም ክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ገሊጾም። ኣብ ማሕበር ካህናት ኣጐስጢኖሳውያን ኣውራጃ ቺካጎ ኣብ ዝርከብ ምስ ተጸንበሩ ድማ እዚ ማሕበር እዚ ንባዕሉ ንእኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ከም እተወፈየ ኣስተውዓሉ። እቲ ብዕለት 10 ግንቦት 2025 እተገብረ ምብጻሕ ርእሰ ሊቃነ ጳጳሳት ልዮን ንመጀመርታ ግዜ ዘካየድዎ ሃንደበታዊ ምብጻሕ እዩ ዝነበረ። ከም ፈላሲ ኣባል ማሕበር ኣጐስጢኖሳውያን መጠን ንዓሰርተታት ዓመታት ናብዚ ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ በጺሖም እዮም። ኣብ መጀመርታ 1980ታት መንእሰይ ተምሃራይን ከለዉ ንመጀመርታ ግዜ ናብ ከተማ ሮማ ምስ መጹ እውን ኣባኡ በጺሖም እዮም። ጸኒሖም ድማ ብተደጋጋሚ ከም ጠቕላላ ሓለቓ ማሕበር ካህናት ኣጐስጢኖሳውያን እውን ምብጻሕ ኣካይዶም እዮም። ከም ጳጳስ ቺክላዮ ኣብ ዝነበሩሉ እዋን ከምኡውን ካርዲናል ኮይኖም ኣብ ሮማ ኣብ ዘገልገሉሉ እዋን እውን ናብዛ ቤተ መቕደስ ተመላሊሶም ምብጻሕ ኣካይዶም እዮም። ርእሰ ሊቃነ ጳጳሳት ኮይኖም ቅድሚ ምምራጾም እቲ ናይ ቀረባ እዋን ዘካየድዎ ምብጻሕ ኣብ ዕለት 25 ሚያዝያ 2024 ኣብ ክብረ በዓል ቅድስቲ ድንግል ማርያም ዘሰናይ ምክሪ እዩ ዝነበረ። ኣብቲ ዕለት እቲ ኣብ ዘካፈልዎ ስብከት ቃል ኣምላኽ ነቶም ምእመናን ንማርያም ኣብ መላእ ዓለም ሰላምን ዕርቅን ንምስፋን ከም መተባብዒት ገይሮም ክርእይዋ ተማሕጸንዎም። ኣብ ርእሲ እዚ እውን ኣብታ ከም ርእሰ ሊቃነ ጳጳሳት እተመርጹላ መዓልቲ ማለት ዕለ 8 ግንቦት 2025 ኣብ ማእከላይ ሰገነት ናይ ባዚሊካ ቅዱስ ጴጥሮስ ቅድሚ ምቕልቃሎም ኣብ ቤት ጸሎት ቅዱስ ጳውሎስ ኣብ ሃዋርያዊ ህንጻ ሃገረ ቫቲካን ዝርከብ ኣብ ቅድሚ ምስሊ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ብየማናይቲ መንበረ ታቦት ዝርከብ ግዜ ወሲዶም ከም ዝጸለዩ ዝዝከር እዩ። ቤተ መቕደስ እኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ኣብታ ኣብ መበል 13 ዘመን እተሃንጸት ንቅድስቲ ድንግል ማርያም እተወፈየት ንእሽቶ ቤተ መቕደስን ኣብ ዝነበረትሉ ስፍራ እዩ ዝርከብ። ኣባላት ማሕበር ኣጐስጢኖሳውያን ዝኾኑ ካህናት ከኣ ኣብ ወሰናስን ከተማ ጌዛኖ ኣብ እትርከብ ንእሽቶ ገዳም እዮም ዝነበሩ። ብ1356 እቶም ገዛእት እተኸባቢ ዝነበሩ ስድራ ቤት ኮሎና ነቲ ቦታ ኣምልኾ ናይ ምክንኻን ጉስነታዊ ኣገልግሎት ነዞም ፈለስቲ ብሕድሪ ኣወፈይዎ። ኣብ መጀመርታ መበል 15 ክፍለ ዘመን ምስቲ ኣብ ጥቓኡ ዝነበረ ገዳም እንደገና ካህንጽዎ ከስፍሕዎን ድማ ወሰኑ። ፔትሩሽያ ዝስማ ኣባል ማሕበር ኣጐስጢኖሳውያን ናይ ሳልሳይ ደረጃ መበለት ንዅሉ ጥሪታ ብምሻጥ ኣብቲ ዝተጀመረ ውጥን ኣበርክቶ ገበረት። ነቲ ዕዮ ንምፍጻም እኹል ገንዘብ ስለ ዘይነበራ እኳ እንተተላገጹላ ቅድስቲ ድንግል ማርያምን ቅዱስ ኣጐስጢኖስን ግን ከም ዝዛዝምዎ ወትሩ ተኣምን ነበረት። ብዕለት 25 ሚያዝያ 1467 ተኣምራታዊ ፍጻሜ ተፈጸመ። ምስሊ እኖና ቅድስቲ ድንግል ማርያም ኣብ መናድቕታ ገና ኣብ ህንጸት ዝነበረት ቤተ ክርስቲያን ተራእየ። ጸኒሑ ብኽልተ ኣልባናውያን ነጋድያን እቲ ኣብ ሽኮደር ኣልባንያ ዝርከብ ዝነበረ ምስሊ ካብቲ ኣኽቢርካ ዝረአ ዝነበረ ቦታ ከም ዝጠፍአ ተፈልጠ። እዚ ፍጻሜ እዚ ዓብዪ ኣግራሞት ፈጠረ። ብኣሽሓት ዝቝጸሩ ምእመናን ድማ መስሕብ ዝኾነ እዩ ዝነበረ። ነዛ ምስሊ እዚኣ ድማ ብዙሕ ተኣምራታትን ጸጋታትን ተነግረላ። ሳላቲ ዝፈሰሰ ወፈያታት ከኣ ህንጸት እቲ ቤተ ክርስቲያንን ገዳም ኣጐስጢኖሳውያንን ድማ ተዛዘመ። አብዛ ሐለፈ ዘመናት ካሎት ጳጳሳትውን ነቲ አብጌና ዞና ዝርከብ ቤተ መቅደስ ይበጽሕዎ ነበሩ። ርዕሰ ሊቃነ ጳጳሳት ኡርባን ሻምናይን፣ ርዕሰ ሊቃነ ጳጳሳት ፒዮስ ታሽዓይ፣ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ መበል 23፣ ከምኡውን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ናብዛ ቤተ መቅደስ ምብጻሕ ኣካይዶም እዮም። ስእልታቶም ኣብ መናድቕ እታ ንእሽቶ ቤተ መቅደስ ድማ ይርከብ ኣሎ። ብዛዕባ እቲ ብዕለ 7 መስከረም ዝካየድ ምብጻሕን መስዋዕተ ቅዳሴን ምኽንያት ብምግባር ክቡር ኣባ ሎዶቪኮ ሴንትራ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ልክዕ ከምቶም ቅድሚኦም ዝነበሩ ኣርእስተ ሊቃነ ጳጳሳት ኣብ ቅድሚ ምስሊ እኖና ቅድስቲ ድንግል ማርያም ክጽልዩ ከለዉ ዘርኢ ስእሊ ክኽፈት ምዃኑ ድማ ንዜና ቫቲካን ሓቢሮም።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቀ ጳጳሳት ፎርቱናተስ ንዋቹኩ ዋና ጸሓፊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ጉዳያት ስብከተ ወንጌል ኣብ ሩዋንዳ ርእሰ ከተማ ኪጋሊ ካብ ዕለት 8 ክሳብ ዕለት 10 ንሓሳብ ዝተኻየደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፉን መደረ ዘስምዑን ምዜና ቫቲካን ኣብ ዘካይዶ ቃለ መሕተት ክርስትያን መራኸቢ ብዙሓን ቅድሚ ቀንዲ ተዋሳእቲ ምዃኖም ደቂ መዛሙርቲ ክኾኑ ቅድሚ ስነ ኣሃዛዊ መድረኽ ምፍጣር ኣብ ሰብኣውን መንፈሳውን ቅርፂ ዝተሰረተ መንነት ንምህናፅ ዝተፀውዑ ምዃኖም የስተብህሉ። ስነ ኣሃዛዊ ርክብ ንባህላዊ ስኒትን ከባቢያዊ ሰናይ ህወትን ዝብል ኣርእስቲ ዘለዎ ናይ መጀመርታ ሙሉእ ኣኼባ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን 2016 ዓመተ ምሕረት ዝተሳተፉ ሊቀ ጳጳሳት ፎርቱናተስ ንዋቹኩ ዋና ጸሓፊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ጉዳያት ስብከተ ወንጌል ኣብ ዘስምዖም መደረ ወዲ ሰብ ምርጫ ከም ዝገጥሞ ገሊፆም ኣብታ ብክውንነትን ርእሰ ብቑዕነትን ጫውጫውታን ዝተለለየት ዓለም ምሩኽ ምዃን ወይ ድማ እግዚኣብሔርን ሰብኣውነትን ብሕብረት ክነብረላ ዝኽእሉ መናድቕ ከተማ ብሓባር ዳግማይ ምምህናፅ ዝብል ምርጫ እንክብሉ ኣብሪሆም ከም ምላሽ ናይ ዝብድሆ ድማ ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ናይ ፍቕሪ ስልጣነን ምምህናፅ ዘቕረቦ ዕድመ ኣቃሊሖም እዚ ዕማም እዚ እዋናዊ መጋበርያ መራኸቢ ብዙሓን ዝሓዙ ደቂ መዛሙርቲ ደረጃ ብደረጃ ክፍፀም ከም ዝኽእል ይገልፁ። ደቂ ተባዕትዮን ደቂ ኣንስትዮን ደቂ መዛሙር ምዃን ቅድሚ ፅልዋ ክመፅእ ከም ዘለዎ ዘእምኑ ካብዚ ኣስተንትኖ መንነትን ተልእኾነ ክርስትያን መራኸቢ ብዙሓን ጀሚሮም ሊቀ ጳጳሳት ንዋቹኩ ምስ ዜና ቫቲካን ኣብ ዘካይዶ ቃለ መሕትት ብዛዕባ ፀዋዕታን ተራነ ናይቶም ኣብ ርክብ ዝነጥፉ ሰባት ተወሳኺ ርድኢት ያቕርቡ። ሊቀ ጳጳሳት ንዋቹኩ ብዛዕባ ኣብ ተልእኾ ስብከተ ወንጌል ዘገልግሉ ሰሙያ መራኸቢ ብዙሓን መለለዪ ክኾኑ ዝግብኦም ፅቡቕ ባሕርያት ምስተሓተቱ ንፍቕሪ ኣምላኽ ከመሓላልፍን ህላዊ ኢየሱስ ክርስቶስ ክእውጅ ንዝኽእል መሳርሒ ድሕነት ዝኸውን መልክዕ መራኸቢ ብዙሓን ክለማመዱ ከም ዝተፀውዑ ኣስተብሂሎም ኢየሱስ ንኩሉ ኣሕዛብ ደቂ መዛሙርቲ ግበርዎም እንክብል ዝሃቦ ትእዛዝ ብምዝካር ኣብቲ ግዜ እቲ ኣሕዛብ ብቐንዱ ከም ኣካላዊ ቦታታት ይፍለጡ ከም ዝነበሩን ሎሚ ግን ሰባት ዝራኸብሉን ሓድሕዶም ዝዋስእሉን ዝፀላለውሉን ማሕበረሰባት ዝሃንፅሉን ሓደስቲ ቦታታት ተቐልቂሎም ኣለው። እዚኦም ድማ ኢንስታግራም፣ ቲክቶክ፣ ዩቲዩብ ካልኦት ስነ ኣሕዞም መድረኻትን ይርከብዎም። በዚ ምክንያት ድማ ብስራት ጎይታ ኣብ ስጋዊ ቦታታት ተሓፂሩ ክፀንሕ ዘይኮነስ ናብ ስነ ኣሕዛዊ ዓለም ክበፅሕ ኣለዎ። ብተወሳኺ ነፍሶ ከፍ ዝሕተም ትሕዝቶ ፅሑፍ ይኹን ምስሊ ወይ ድምፅን ስእልን ፍርያት ካብ መጋበሪ ሓበሬታን ላዕሊ ክኸውን ነዚ ፀዋዕታ ብምሉእ ንቕሓት ምዕቋፍ ኣገዳሲ እዩ እንክብሉ ብኣፅንዖት ሓቢሮም ሕብረትን ተስፋን ክዕቢ ድልድላት ክሃንፅ ርክበ ከተባብዕን መልእኽቲ ወንጌል ናብ ልቢ ሰባት ዝበፅሕ ሓድሽ መገዲ ክኸፍትን ይግባእ። ንመፅኢ መራኸብቲ እንታይ መልእኽቲ ከም ዝህብ ምስተሓተቱ ድማ ናብ ገለ ካብቲ ኣብ መድረኽ ሙሉእ ሓፈሻ ዓውደ ጉባኤ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን 2026 ዓመተ ምሕረት ዘካፈሎ ኣስተንትኖታት እናሓሰቡ ብፍላይ ንመንእሰያት መራኸብታት ዝገብሮ ናይ መጀመርታ ፃውዒት ቀሊል ግን ከዓ መሰረታዊ ፃውዒት እዩ ነይሩ። እዚ ድማ ቅድሚ መድረኻት ምህናፅ ኣእምሮኻ ምህናፅ ኣዝዩ ኣገ أقداس مخوانو زملاخت إيو أبسنة أحزاو عوليز ألاونات كدمي مدلعي وشت أونات مدلعو هنجات دك سبعتن منفساوي بصلاتن كمتس كمزلو يبرهو بتوساخي نفسو كفسنا أحزاو قعزو نايك أبيلاونات ولتوناتن وي فللي زيكونس نعيرك بمقدخ كغابون نسب ميامراح ببزوحان التبابعهم أبزع عوليزي حاليوتن فترة أقداسي أقال نايتي زكافلو زانتاتات مخانو بمزغخار نحبراوي قزانا زملكات كنكن أبي ترخاتاتهم ووخاحر أقداس مخانو أسميرهم أبي مدم دمتالي كباباسات نواق تشوكو نسب ميامراح ببزوحان قزدناتات تلقوخهم أبي عميق مننت زتسرات مخانو الزخاخيرهم مالت أبي قدمك أندتواسا أنتهم دك مزامرت مخان مقابريا مفللاي زيكونس حانس دلدل مخان كم اون مسخاخر تسفا وانجل ابزناي لو محدثنا اهزا بوتاتات اون مس املاخ كترراخب زادليا عالم انكبلو مزينا فاتيكان زكايروك عالم محتت يزازمو أبوازيما مززام فلاماي أغراو عودو غباء بزعبا كاتوليكاو تمهرتي أب أفريكا أبالات إبسكوبوس أو غبائتات أفريكا مداغاسكار الحبرات أواج كاتوليكاو تمهرتي أديس أبيبا بزبل أر استعلت سوعة نحاس أصديقهم زيد حفزي نتي معكلاي ترا تمهرتي أبوانجلاوي تلقوا بيتا كريستيان داقي مزرقا قتسنو نخلان تنعو هنسات من أسيات أفريك أو يعني داقماي توفاي نتك قبرز تسوو عن إيو كاب مالا أفريكا مداغاسكار نزمتو أبا منعبرت إبسكوبوس أو يعني قبا إتات باباسات كاتوليكاوين ممحران مراحتي منعبرت تباب أبيات تمهرتن أبالات سبو فيه واتن على ماويان من أسياتن كاب مالا أفريكا مداغاسكار نستوات وزختمو أواج أديس أبيبا وتسئيت إيو نايتي كاب علت حموشتك سعلت شمونتنا حاسك لتشعن سران شدشتان حمتا محراتي أب عليس أبي باز تقايدة بزعبا كاتوليكاو تمهرتي زيزتاي فلاماي أغراو عودو قبائي إيو تساعتفتي كاتوليكاوي تمهرتي أقدس أقرقلوت بيتا كريستيان فلوي عدل زلو مساريحي سبكة وانجل نهنزات بحريات حيلي كومو اون نوهر سبعو معبالي متكا تزيبلو مقابريا مخانو داقيموم الرقاقيتهم بوانجل مهرتن بخلاو الرشاطات أفريكان سند تمهرتي نمزعي اتحاقر مسارتاو كوين كامزقدسل يقول له زي اواجزين بيتا كريستيان تمهرتاو سقوم تزدقف حيالو سارتاوي متكالات زخاخر كوينو بفلاي دما كبر نفسو كف سبع فترات بامسالن أرآيان أملاخ زتفترة كموؤون نفسوا كف هزعانن مالأسين أبحاكي فتحي أمنتن سبعوي كبرن زتسررت تصفوف تمهرتن عي مركب زي من زعم السل يرقاقت بتوصاخي متكاعتا زي بلو ترا أبايت الصدرة كأدامت ممحران داقوم زاقول لحكوينو أبركتو كاتوليكاويان أبيات تمهرتي أبنزت حقر سلام سنمقبراو مرحنت سنمرمراو معبالن محبراوي لوتن يقول لح كاتوليكاوي بالتمهرتي أبوش تحبر تصبناي سلامن سنيتن متأسسار نمفتار نممحار كبور مقابر تباهيلو يقرب نزي سند أليس أبيباز غتمو دخنت قجت قدود سدات شغلت ألبونت زيهم عريونت لوتي أكبابي أير من كل قال قبرة قباو كبرتات كوم أون أخلن عي تمهرت تساقاتات زقات مام بزوح بدوهتات أفلتو يهب يخنن بار أدت باب مرمر محزو سبسرحو أستو علون أهقراو متحبارن كم عدلات تمرتاو تلقو بيتا كريستيان نمحدا زقلقل غيروم يرئيوو أبي قدمي زي كون النتات زي من النت كاتوليكاويان تكالاتن محيال كل ننتناو كرتسي منفسو قبرة قباوي مهوراوي محبراون مهداراون نمدن فاعن أبي سلطنا ممحارانن مرحت تمرتن وفرن مقبار قال يأتو وحوس نقلو زحاقوف قلوطن نهزاناتن تقالاعتن تكالات مرققات أبي رأسيو دمان نزداخيو سنكولان زي تمزابلون زي تغللو محبر سبا باتن تبت صحنت تصرات زلو تمرتي كسفح يتصوع سنة مقباراوي أمرارحة هنتت سلام عرقن حلافن توزيق النتن كسفحو اون يداليو أبي ممحارن مرمرن ممحدارن حلافن تاون سنة مقباراون التقاق ما سبسرحو أستوعلو يتبابعو أبي ملا أهجور أبي منغو أبيات تمرتي منابر تتباب أبيات تمرت زراك هنت ሃይማኖታት ማሕበራት ሰቡፊ ህወትን ጉባኤታት ጳጳሳትን ምትሕብባር የማዕብሉ ብተወሳኺ ኣብ ምርምር ምሕዞን ዋኒንን ስራሕ ምፍጣርን ባህጊ መናእሰይ ኣፍሪቃ ንምምላእን ከምኡ ውን ብውሕደት ስነ ምሕዳርን ሓልዮት ምፍጠርን ዝተደፋፈአ ትምህርቲ ትኩረት ይወሃቦ ድሕሪኡ ኣዋጅ ኣዲስ ኣበባ ናብ ኩሎም መዛርግቲ ኣካላት ፀውዒት ያቅርብ ጉባኤታት ጳጳሳት ውፍያት ሃገራዊ መሓውራት ብምቃም ካቶሊካዊ ትምህርቲ ቀዳምነት ጉስነት ክገብሩ ይዕድሙ መንግስታት ንኣበርክቶ ካቶሊካውያን ትካላት ኣብ ሃገራዊ ልምዓት ዘለዎም ዓበ ግደ ኣፍልጦ ክህቡ ክድግፉን ይፅውዕ ብተወሳኺ ንመናብርቲ ጥበብ ማሕበራት ሰቡፊ ህወት ኣባይቲ ስድራን ዓለምለኻውያን መሻረክትን ዝምልከት ኮይኑ ኣብ ኣፍሪቃን መዳጋስካርን ንዘሎ ካቶሊካዊ ትምህርቲ ብዘላቂ መገዲ ንምድንፋዕ ምትሕብባሮም ክሕይሉ ይላቦ ነዚ ኣዋጅ ኣብ ግብሪ ክውዕል ዝከታተል ተሳተፍቲ ንካቶሊካዊ ትምህርቲ ዝኸውን ኤጲስቆጶሳዊ ሽማግለ ኤጲስቆጶሳዊ ጉባኤታት ኣፍሪቃን መዳጋስካርን ክፍጠር ይምዕዱ እዚ ሽማግለ እዚ ኣህጉራዊ ቅርፂ ናይ ምምዕባል ናይ ምክትታልን ገምጋምን ኣገባባት ናይ ምምስራት ንጉባኤታት መንበረ ጵጵስና ኣብ ሃገራዊ መደባቶም ናይ ምድጋፍን ስሩዕ ኣህጉራዊ ኣኼባታት ናይ ምውዳብን ሓላፍነት ክህልዎም እዩ ኣብ ኣገልግሎት ቤተ ክርስትያን ዘይነፃፀል ምዕባለ ህዝብታት ኣህጉር ካቶሊካዊ ትምህርቲ ንኣፍሪቃን መዳጋስካርን መብራህቲ ተስፋ እምነት ፍልጠት ፍትሕን ሰላምን ኮይኑ ይቅፅል ዝብል ድሌት የቃልሑ